0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: Is it some other local mobile, online and radio the mahalal of SBS Tigrinya?
2: سلام زخبركم سمعتنا سمعتي راديو اس بي اس لومي حمص اثر تحد سنه كلتشن اسران شبشتني نحادث عتدالنا تحسوا قربنا لنا فلما حزبتات اورجن تورس ايلاندر نزلومي مدبنا محلال فول زلنا مريت تنتاوين وننتو مخانم افلطو كند نفوتو بزدما اس بي اس تغنيا حزبتات ورانجرون واي وران هاجر كلينن زحلفو زلون عبيت عدي كبري هب ዋንጫ ዓለም ኩዕሶ እግሪ ፊፋ 2026 መዓልቱ ኣኺሉ ዝጅመረሉ እዋን በፂሕና ኣለና ኣብዚ ኣብ ኣውስትራልያ ግጥማት ዋንጫ ዓለም ብቐጥታን ብነፃን ዘመሓላልፍ መደበር ቴሌቭዥን ሬድዮ ኤስቢኤስ እዩ ስለዚ እዚ ኣብ ዓለምና ዝዓበየ ውራይ ክካየድን ከሎ ዝሸፈነና ኣብ ኩሉ መድረኻት ቴሌቭዥን ሬድዮ መርበብ ሓበሬታን ማሕበራዊ መራኸቢታትን ክውስኽ እዩ ማለት እዩ ንሎም እምበኣር እቲ ፀወታታት ቅድሚ ምጅማሩ ብዛዕባ ሓፈሻውን እዋናውን ሓበሬታን ርእቶን ንምርካብ ኢብራሂም ዓሊ ምስ ተንታኒ ስፖርት ነጋ ወልደ ጊርግስ ሓፂር ዕላል ገይሩሎ ኣብዚ መፅእ መደባትና ድማ ብቐፃሊ ከነቐርብ ኢና بتوسخي غازيتنياتات برهان اسماعيل احمد محمود ابناي كوميونيتي راديو 3 سي عرب محبرسب زغبرو طلوا طلوا اب محبرسب ناي كليتشن اسرانشديشن تشلمت كوين مالو بزعبازي لالنا لو هنا سددلنا صبصبون الله امرص ايتوبيا بلصغنا كساب حجي ابستا اوجو صيتات مرجع استوادادر لو مدبرات كلهم كم سعره تفليطو بريزيدنت اسياس ناي كيبسي اغدا سيت ود ሱክና በጽህ ዝብሉን ካለት ህስቶታትን ዘለዎ እዩ ድሕር ዜና ቀረብ እዩ ካለት ህስቶታትን ኣለና ንኩሉ መደባትና ምክትታል ምሳና ሓቢርኩም ክትፀንሑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና ናይሎሚ ሓሙስ 11 ሰነ 2026 ዝተዳለዉ ዜናታት ኣቕርበልኩም ፈለማ ኣርሳቶም ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ ዕግርግር ኣባይትን ማካይንን ብሓዊ ነዲዶም ዋንጫ ዓለም 2026 ካብ ሎም 11 ሰነ ጀሚሩ ብወግዒ ክጅምር እዩ እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ዝርዝራት ዜና ፕሬዚደንት ኣሜሪካ ዶናልድ ትራምፕ ሄሊኮፕተር ሰራዊት ኣሜሪካ ድሕሪ ምውዳቓ ኣብ ደቡባዊ ሸነኽቲ ሃገር መጥቃዕቲ ድሕሪ ምጅማሩ ሓደ መዓልቲ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘሕለፎ መልእኽቲ ኢራን ኣብ ስምምዕ ንምብፃሕ ነዊሕ ግዜ ከም ዝወሰደ ድሕሪ ምግላጽ ሕጂ እቲ ዋጋ ብዝገደደን ብዝኸፍአን መጥቃዕቲ ከም እትኽፈሎ ኣፈራሪሑ ፕሬዚደንት ኢራን ማስዑድ ፔዜሽያን ነቲ ብኣሜሪካ ዝካየድ ዘሎ መጥቃዕቲ ምልክት ተስፋ ምቑራፅ ኢሉ ገሊጽዎ ኣሎ እዚ ዝመፀ ሰራዊት ኣሜሪካ ኣብ ከም መከላኸሊ ኣየር ኢራን ናይ ራዳር ቦታታትን መደበራት መቆፃፀሪ ባይታታትን ዝኣመሰለ ኣስታት 20 ዒላማታት ከም ዝወቕዐ ድሕሪ ምሕባር እዩ ቀንዳ ኣፈኛ ሰራዊት ኢራን ጀነራል ኣብዱል ኣቦልፋዝል ሸካርቺ ኢራን ንዝኾነ ይኹን ጸቕጢ ወይ ስጋት ክጥቃወም ድልውቲ ምዃና ገሊጹ
3: First of all, every single threat made by President Trump has been met with a powerful slap in the mouth.
2: ብቐዳምነት ኩሉ እቲ ናይ ትራምፕ ምፍራሕ ኣብ ኣፉ ሓያል ጽፍዒት ክረኽቦ እዩ ንዝቐርበልና ምፍራሕ እውን መጠናዊ ምላሽ ሂብናሉ ኢና ዝያዳ ሓይሊ ዝያዳ ጻዕሪ ብዝያዳ ድማ ኣበርቲዕና ምላሽ ክንህበሉ ኢና ሚኒስተር ወፃኢ ጉዳያት ቤኒ ዋንግ ምስ ምክትል ቀዳማይ ሚኒስትር ሪቻርድ ማለስ ብምዃን ኣህጉራዊ ዝምድናታት ንምድልዳል ዝዓለመ ናብ ኣውሮጳን ዓዲ እንግሊዝን ዑደት ይገብሩ ኣለዉ ሚስ ዋንግ ኣብ ጎኒ ጸሓፊ ጉዳያት ወፃኢ ዓባይ ብሪጣንያ የበት ኩፐር ኮይና ክትዛረብ ከላ እቲ ምዕባለታት ንተኣፋፍ ኩነታት እቲ ኣብ ማእከላይ ምብራቕ ዘጉልሕ ምዃኑ ገሊጻ
4: ኣስትራሊያ ኮንቲንዩስ ቱ ስፖርት ኤፈርትስ ፎር ኤ ኔጎሽየትድ ኤንድ ቱ ዘ ዋር ዊ ኖው
2: ኣውስትራልያ ትውግእ ብዘተክፍታሕ ንዝግበር ፃዕርታት ደገፋ ቀፂላኣላ እንተኾነ እቲ ስምምዕ ተኽሲ ምባል ተነቃፊ ምዃኑ ንፈልጥ ኢና። ብቐፃሊ እውን ክድልድል ኣለዎ። መፀበቦ ሆርሙዝ ተኸፊቱ ጉዕዞና ናብ ንቡር ክምለስ እውን ንደሊ ኢና። ዩናይትድ ኪንግደም ስለቲ ብሉፅ መሪሕነት ነመስግን። ኣውስትራልያ ግና ገና ኣብ ጎደን ኣብ ጎና ኮይና እጃማ ተበርክት እያ ዘላ። ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ ዕርግርግር ኣባይትን መኻይንን ብሓዊ ነዲዶም። ገጾም ብዝተሸፈኑ ሰባት ንስድራ ቤታት ካብ ኣባይቶም ኣውፂኦም ንብዙሓት መኻይን ድማ ሓዊ ረኪዖም። ኣብ ሰሜን ቤልፋስት ሓደ ሱዳናዊ ዜግነት ዘለዎ ኣብ ልዕሊ ካልእ ሰብ ናይ ካራ መጥቃዕቲ ድሕሪ ምፍጻሙ እዩ እቲ ጎንፂ ተላዒሉ። በዚ ድማ ሓደ ሰብ ዓይኑ ስኢኑ። እቲ ወዲ 30 ዓመት ሱዳናዊ ብፈተነ ቅትለት ተኸሲሱ ኣብ ቤት ማእሰርቲ ተዳጒኑ እዩ ዝርከብ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር እቶም ኣብቲ ዓመፅ ዝሳተፉ ሰባት ኣብ ቅድሚ ሕጊ ክቐርቡ ከም ዝኾኑ ገሊጹ ኣሎ። ሓደ ወታደራዊ ቤት ፍርዲ ኢንዶኔዥያ ኣብ ልዕሊ ሓደ ተቃዋሚ ኣሲድ ዘፍሰሱ ንኣርባዕተ ኣባላት ሰራዊት ክሳዕ 3 ዓመት ክእሰሩ ፈሪድዎም። እቶም ኣርባዕተ መኮንናት ኣብ ልዕሊ ኣንድሪ ዩኑስ ከቢድ ናይ ቅድመ ምድላው መጥቃዕቲ ብምፍጻም ገበነኛታት ኮይኖም ተረኺቦም ኣለዉ። ኣንድሪ ዩኑስ ኣንጻር እቲ ኣብቲ ሃገር ዝውስኽ ዘሎ ወታደራዊ ዕብለላ ዝቃወም ነጣፊ እዩ። ኣምነስቲ ኢንተርናሽናል ኢንዶኔዥያ እቲ ብይን ንኣንድሪ ፍትሒ ከም ዘየውፃሉን ከምኡውን ምስ ካልኦት ናይቲ ተግባር ተዋሳእቲ ወይ ምስኡ ሰንሰለት ዘለዎም ከም ዘይተኸሰሱ ዝገልጽ ዘይፍትሓዊ እዩ ክብሉ ገሊፆም። ሰልፊ ግሪንስን ተጣበቕቲ ኣካል ስንኩላንን ነቲ መንግስቲ ኣውስትራልያ ኣብ ልዕሊ ኤንዲኣኤስ ባጀትን ምቁራፅ መዲቦ ዘሎ ምቅዋሞም ከም ዝቕፅሉ ኣፍሊጦም። ኮሚሽነር ሮዝማሪ ካየስ ንመርማሪ ሴነት ስንክልና ብኣከባብን ተበፃሕነትን ከም ዝፅሎ ምርዳእ ከም ዘድልን እቲ መንግስቲ እኹል ግምት ከም ዘይሃቦን ገሊፁ። ናይ ኣውስትራልያን ኦስቲን ኣልያንስ ኣቦ ወንበር ጄኒ ካርቫሎስ እቲ ስርዓት ንገለ ተሳተፍቲ ኤንዲኣኤስ ንምትካእ ድሉ ከም ዘይኮነን ክሳብ ሕጂ መስርሕ ምስግጋር ክህሉ ከም ዘይግባእ ገሊጹ። ውሃብ ቃል ትካል ሰልፊ ግሪንስ ጀርደን ስቲልጆን እቲ ምጉዳል ከቢድ ሰዕብን ክህልዎ ከም ዝኽእል፣ ንስንኩላን ደቂ ኣንስትዮ ድማ ኣብ ቤት ንዘጋጥመን ፀገም ዓመፅ ከም ዘቃልዐን ገሊጹ። ግሪንስ ነቲ ናይ ሰልፊ ለበር ሓልዮት ዘይብሉ ናይ ኤንዲኣኤስ ሕጊ ንኸቋርፆ ድፍኢት ክገብር እዩ። እቲ ኣብ ሂወትናን ናብራናን ዝሕድረልና ፅልዋ ሙሉእ ብምሉእ ምእንቲ ክርድኦ ድማ ምስቲ ስንክልና ዘሎ ማሕበረሰብ ሓቢርና ምስራሕ ክንቅፅለ ኢና። ፌደራል መንግስቲ ኣውስትራልያ ነቶም ኣብ ቤት ማእሰርቲ ብዘይሕጋዊ መንገዲ ዝተታሕዙ ስደተኛታት ብላዕለዋይ ቤት ፍርዲ እታ ሃገር ዝተዋህበ ውሳኔ ናይ ምክሓስ መሰል ይግምግሞ ከም ዘሎ ገሊጹ። ብምክንያት ጠባይ ቢዝኡ ዝተሰረዘ ኦስትሪያዊ ዜጋ ሳፋዋት ዓብደልሃዲን ጉዳዩ ብላዕለዋይ ቤት ፍርዲ ድሕሪ ምርኣዩ ዝተወሰነሉ ካሕሳ ክመሓረሉ መንግስቲ ኣውስትራልያ ሓቲት ኣሎ። ላዕለወይቲ ዳኛ ስቲቨን ጋግለር ምስ ሮበርት ቢች ጆንስ ብምሕባር መጥሓስ ሕጊ ኣብ ዘጋጥመሉ እዋን ኮመንዌልዝ ድላይ ክገብር ኣይክፍቀደሉን እዩ ኢለን። እቲ ፍርዲ ነቶም ኣብ ካብቲ ናይ ግዜ ገደብ ዘይብሉ ቤት ማእሰርቲ ተፈትሑ ልዕሊ 300 ስደተኛታት ካሕሳ ንክረኽቡ መገዲ ዝፀርግ እዩ። ፓኪስታን ኣብ ኣፍጋኒስታን ብዝገበረቶ ሓድሽ መጥቃዕቲ ኣየር ብውሕዱ 13 ሰባት ከም ተቐትሉን ካልኦት 14 ከም ዝቆሰሉን ከሲሳ። ቀንዲ ዋሃቢ ቃል ጣሊባን ዛባሁላህ መጃሂዲ እቲ ናይ ኣየር መጥቃዕቲ ንኣውራጃት ኮስት ኩናርን ፓኪትካን ዒላማ ዝገበረ እዩ ክብል ገሊጹ። ብዛዕባ እቲ መጥቃዕቲ ካብ ፓኪስታን ሓንቲ ቅልጡፍ ምላሽ እኳ እንተዘይተዋህበ፣ ክልቲአን ሃገራት ግና ኣብቲ ኣብ መወዳእታ ልካቲት ዝጀመረ ህይወት ኣማዒት ሰባት ዝቐዘፈ ንኣዋርሒ ዝቐፀለ ቀታሊ ውግእ ተጸሚደን እየን ዝርከባ። ኣብ ዜናታት ስፖርት ዋንጫ ዓለም 2026 ካብ ሎሚ 11 ሰነ ጀሚሩ ብወግዒ ክጅመር እዩ። ካናዳን ሜክሲኮን ሕቡራት መንግስታት ኣሜሪካን ንመጀመርታ ግዜ ሰለስተ ሃገራት ዘእንግዳሉ ኣጋጣሚ ኮይኑ ታሪክ ይስራሕሎ። ንመጀመርታ ግዜ ድማ 48 ጋንታታት ሃገራት ዝተሳተፍኦ ፍጻሜ ክኸውን እዩ። እቲ ውድድር ኣብ ሜክሲኮ ሲቲ ብናይ መክፈት ስነስርዓት ዝጅመር ኮይኑ እዚ ውድድር ኣብ መንጎ ሜክሲኮን ደቡብ ኣፍሪቃን ክግበር እዩ። ናይ ቅድም ኣሜሪካዊ ፕሮፌሽናል ተፃዋታይ ኮቢ ጆንስ ንደገፍትን ተፃወትን ነቲ ተመክሮ ብግቡእ ክከታተልዎ ተማሕፂኑ።
4: It all goes so fast, faster than you think. It's difficult, you know, as soon as those games start, you know, but you want to have a shared experience.
2: እቲ ጸወታታት ምስ ጀመረ ካብቲ ንሓስቦን ላዕሊ ብፍጥነት ይዘሓልፍ እንተኾነ ናይ ሓባር ተመክሮ ኩሉ ኣገዳሲ እዩ። ክትዝክሮ ዘለካ ነገር እቶም ምሳኻ ኮይኖም ኣብ ክፍልኻ ኣብ ሆቴልን ካልእን ምሳኻ ነቲ ጸወታታት ዝከታተልዎ ምስኦም ዝነብር ናይ ሓባር ተመክሮ ክህልዎም እዮም ዝደልዩ። ብዛዕባ ከምዚ ዝበለ ፍጻሜ ክሳብ ብሂወት ዘለካ ብሓባር ክትዛረበሉ ዝኽእል ነገር እዩ። ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ብከፊል ደበና ዝለዕለ 20 ዲግሪ ሴንቲግሬድ፣ ኣብ መልበርን ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ፣ ኣብ ሆባርት ፀሓይ ክውዕል ዝለዕለ 15፣ ኣብ ካምቢራ ብከፊል ደበና ዝለዕለ 15፣ ሲድኒ ክዘንብ ተኽእለሎ ዝለዕለ 21 ዲግሪ ሴንቲግሬድ፣ ኣብ ብሪስበን እውን ክዘንብ ተኽእለሎ ዝለዕለ 22፣ ኣብ ዳርዊን ፀሓዩ ዝለዕለ 33 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 80 ሳንቲም ና ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲእና ኣለና።

ኣብኡ ሰምዖትናኩም ምስ ጋዜጠኛ ብርሃን እስማዒል ዝተገብረ ብዛዕባ ዝተሸለሞ ሽልማት እዩ ነይሩ። ሙሉ ትሕዝቱ ኣብ sbs.com.au/ ትግርኛ ወይ ኣብ sbs ትግርኛ ፌስቡክ ኣትኹም ክፀንሐኩም እዩ። ኣብዝኾነ ሰዓት ክሰምዖ ትኽእሉ ኢኹም።

0: Geico knows there's a home you and a road you. Right now you're hearing home you. She's not in an RV. She's at home, feeling out of breath from a spin class.
1: And one, and two, and three, and four, and seven.
0: Meanwhile, road you can breathe easy in an RV with 24/7 claim support from Geico's insurance specialists. So the only thing she's counting is highways.
2: Okay, we can take the one to the five to Route 66. Perfect.
0: It feels good to be a road you. It feels good to Geico.
3: sbs.com.au/tigrinya ab online watrut wat khwa marbab habreta ykhun wana wzinatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo ab facebookna atihum etizirrib katselwo hasabkum akafulun like gbarunan sbs tigrinya ab facebook
4: سلام كبرات سمعتنا وانت علم كعسى اغري فيفا كلتشن 20 شديشن معالتو اخيلو زي جمرو لوان بتهلو ابزي ابا اوستراليا قطمات وانت علم بقطتان بنيصان زم حلالف بدبر تلفزيونن راديون اس بي اس يو سلازي ازي اب علمنا زعبي ورايك كايدن كلو شفننا اب كل مدرخات تلفزيون راديو مربب حبريتان محبره ومدرخاتن كوسخي مالتيو نيلو منبار اتو رايك ممجمارو بزعبو حفشاون واناون حبريتان ريتون نمركب مستنتاني سبورتن ادالاوي نقا سبورتن زخنا نقا والدق يرقيس حاتير علال كنا كايدينا نقا انقوا عبدهان متخا اسكي وانجا عالم كبال انكولو مجم زعبه ورايب عالم نايمو كدمهجي هاقراتن هزبتاتن بعابي هانك اوتان هارتانيم زيت بيوان زقبل وان نايلومي عمدقن قرب فليز بلي مسلمو اسكي كما يخاطريو كومو كخون زقبروه اتمك اندي راقحتاتك انتاين تايوم
5: مجمرا يمسقن ابراهيمن كومون راديو اس بي اس نزلزهوكوني بموصل كمجي زبالكايو اي كلتشن اسران شدشن وانش عالم ثلاث هاجرات زنجرو امريكا مكسيكو همون كندا بحبار زي اب تاريخ فيفا ثلاث هاجرات بحسب كندرا حلو انا مجمر اجدي من الواش كتا هاجرات رمحجي كوريا يابان انجلند نيرن ثلاثه زي فولينا تغبرو واتانا بتوها ملس خبتوين ابراهيم تي فوليز غبرو نابتم كند غند استقينا مجمر فيفا انت اتاتيو عمزي اب كن 30 كنت انت 48 كنت انت اتاتيو كن 30 كنت انت مبارن 24 كنت انت صاتا نيرن 24 امريكا ددلو تو انت عالم دهريو فرنسا شتعتي مساعش ومنت تدلو خلنا 30 كنت انا ساغيرو كله افكار سبورت كله بيس سبورت بدعم تحويسه مناتو ستافينا جراين غانتات كبزح خلو معرينت ابتن اهغرات كم بعل افريكا حجا افريكا خلتو كوتا ايزوا ونيرو 30 كنت نسكوناجن حموش تكوتا تايوا كم افريكا متنكا كلتنا تحويسنا مالك كومون ابي ايشيا زنبر كوتا لاتين بعلن تنجمر تقوسو اغري وانج عالم زبال ام برازيل ارجنتيناسي ثلاثه هاجرين كانت حيزين زغنا بحري حموش تخمن افريكا وينن مالتي ابي ايش يومكم قرب دي 40 شمت هاجرين كانت هنا سي يجي لحي سودا نابنا 30 كانت هاجرين كانت كلو 64 صوت حاتري طلع لنا اذن 40 شمت هاجرين كانت 104 صوت حاتري اجي 104 تسهل جوي كل صدر خاص وحد يلو مكر يلو مسوا قرات قال غير فكا كله مس لازو مس نافقوتو مس ناتو نوستالجيا قال غير فكا كله يقعد صدر صبح اجي 104 صوت قرب استغيروا اجي نعو خانتا يونت 45 هاجرين كانت قال حما ازغورو زي تحت قرزي 10 شديشه خدمات كدالوا 10 تحت خدمات امريكا 3 مكسيكو كلتها او كندا كدالوا سلازي اذا حري وانت عالم كلتا شحن كلتا كوريا جابان زدالوا 10 خدمات بخلا درجه يسرع 10 شديشه خدمات ما اذا حجي انت يوم تغزي في قرص مهلاوسي صريف ناي صوتها يقللك كل صوتها يترين نخيتريون زقدك قالوا كلا يترفنتوا له ندحر واحد كوين قل مكوري قال اب ثلاث عبيت هاجرات غانتات مخانن كا مس تحاد مالتي ديمو كو عجب دوتات له تناغراي غانتات قومون تناي لوجيستيكن قالن قربات اجي خبابنت بك بوزني هرتوغوفيناسي اب كندا مستصوات سي نا بلوس انجلوس خلاي صوتات غبر تخيد حموش شحن غلن كيلومتر تبع عيزا بدو ابزين هاجراي غانتات بدعم بدعم اشغاري اجي بورزو هرتوغوفيناسي بداي كوين الله مالتي مرال واش وش مكسيكو صوتا نايك تسعنا مس تبع عيزن صوتا زي حاجه حدا كابتي نتصوتها قرب مقرته ويكا تيهانك اوتا زولك يا قديم با يودلو مالك انت خالي بوزح الزراو وين زلوك صافيتي ولا تمالون بوزح كينو بوزح كل نغل اذن فيزا قداي في امريكا بناسنا دزن قصاصو دغفتي فيزا تخلقلالا زي እንድሕር ደገፍቲ ዘይብለን ሃገራውያን ጋንታ ክፀዋታ ከለዋ ደገፍቲ እዮም ምቆ ዝኮንዋን ኣብ ኮቪድ ኮሪና ናብ ዕፁ ማዕፁ ክፀዋታ ከለዋ መቐረት ይክእልኣና ነርና ሽዑ ሲልካ ብኣይ ተሰርሐ ድምፂ ናይ ፎዞ ጌርካ ምክያርሲ ትርጉም ይብሉ እዚ ብዶ ኮይሎ ትማሊ ከዓ ካብኣትዩ ክሳብ ናይ መጨረሻ ዕድል ኣለዎ እንዳተባሃለ ዑመር ተባሃለ ወዲ ሶማልያ ዳኛ ካብቶም ብሉፃት ዳኛ ናይ ኣፍሪካ ተባሃለ ሕጂ ሙሉእ ሙሉእ ንክኣቱ ተኸልኪሉ እዚ እውን ፈጢርዎ ዘሎ ስምዒት ኣብ ኣፍሪካውያን ቀሊል ነገር ኣይኮኑ ኣብ ቱርኪ ዘሎ ክኸይድ እንዳተዳለወ ትማ ናይ መጨረሻ ከምዚኣቱ ተኸልኪሉ ማለት እዩ ካልእ ዋጋታት ትኬት ዋጋታት ትኬት ብጣዕሚ ብጣዕሚ ዘሰኪ ዋላ ንክፅውዖ ቁፅሪ ተዋሂቡ ዘሎ ቁፅሪ ሲ የሰንብደካ እዩ ፋይናል ሕጂ 10,000 ዶላር ይብለካ ኣብ ካልእ መተወት ግን ሳብ 6,700 ዶላር ሲ እንታይ ማለት እዩ እዚ ንደገፍቲ ኣይትምፁ ማለት እዩ ኣይትእተዉ ማለት እዩ እዚ ካልእ ከምዚ ዳይናሚክ ፕራይሲንግ ዝበሃል ካሎ ዘሎ ኩነታት ጠለብ ሲውስኽ ድ እንታይ ማለት እዩ ጠለብ ውስኽ እዚ ንባዕሉ ሲ ኣብ ደገፍቲ ዝፈጥሮ ዘሎ ኣብ ተናግራውያን ጋንታት ኣብ ኩላነተን ጋንታትን ሊኢኸን ዘለዋ ሲ ቀሊል ነገር ኣይኮኑን ስለዚ ድምር ናይዚ እቲ ሃንቀውታ ናይቲ ፀወታታት ኣቢልዋ ኣቢልዋ ዋላ ንሕናም ብማዕዶ ኮይና ከምተንተንቲ ከምተኸታተልቲ መጠን ሲ ብዙሕ ማለት ከምቲ ቀደም ሃንቀው ኢልና ንፅቤስ ኣይኮነን ንምባል ሞ እዚአን ተን ቀንዲ ረዋሒታት ኮይነን ይስማዓኒ ኢብራሂም
4: ፅቡቅ ንሎጂስቲክስን ካልኦት ዝተተሓዙ ነገራትን ጠቂስካዮም ኣለካ ንብቕዓት ዝምልከት ድማ ካልእ ሕቶ ኣሎ ምናልባት ሊጋት ኤውሮጳ ኩለን ኣብ ዝቐረባ ግዜታትን ተዛዚመን ግጥም ፍጻመ ቻምፕዮንስ ሊግ ኣብ መንጎ ኣርሴናልን ፒኤስጂን እውን ካብ ዝካየድ ነዊሕ ኣይገበረን ካብ ዝሓለፈ ዋንጫ ዓለማት ሒዝካ ምስ ምስፋሕ ዋንጫ ክለባት ዓለምን ካልኦት ውራያትን ክሳብ ሕጂ ዘሎ እዋን እቲ ፀዓቂ ግጥማት ዝለዓለ ዝነበሩ እዩ ሞ እቶም ተፃወቲ እኩል ዕረፍቲ ረኪቦም ዶ ትብል ምናልባት ብሰንኪ እዚ ኣብኡ ክህፀዩ ዝኽእሉ ስለ ዝህልውን ብዓብዩ ድማ ተሃስዮም ፀኒሖም ክሓውዩ ንፅበዮም ከም በዓል ነይማር ዝኣመሰሉ ከዋክብቲ ስለ ዘለውን ብቑዓድዮም ኣይኮኑን ኢልና ንፅበዮም ስለ ዘለና ማለት እዩ
5: ፅቡቅ ፅቡቅ ኣንግሊ ካልዕልካ ኢብራሂም እንታይ መስሊ ከባ ኩሉ ግዜ ኣብዚ ዘመናዊ ኩዕሶ እግሪ ሎሚ ተፃወቲ ኣብ ክለባቶም ፀኒሑ ንሃገራዊ ጋንታ ክጥርነፉ ከለዉ ብዙሕ ፅልዋ እዮም ዘለውኒ ብኣንፃሩ ነተን ሃገራዊ ጋንታት ከማን ረብሓን ጥቕሙን ኣሎ እቲ ፕሮፌሽናሊዝም ዝበሃል ናቱ ክስታይ ኣሎ ካብቲ ኣመጋግባ ጀሚርካ ዓረፍቲ ትወስዶ ጂም በል ፊዚዮቴራፒስ በል ናይ ሳይኮሎጂስ በል ብምሉኦም ኢንቴግሬትድ ኮይኖም ስለዝሰርሑ ነተን ሃገራውያን ጋንታት ዓብይ ጉዳዩ ሕጂ ኣሰልጠንቲ ናይ ሃገራዊ ጋንታ እንታይ ይስርሖም ምምሕዳር የመሓድሩ ተሰልጥሞም ዘይኮኑ ዚ የመሓድሩ ጥሕ ሕጂ ኣብ ዘመናዊ ኩዕሶ እግሪ ካሎም እቲ ኣሰልጣን ዝበሃል ዚ ዳርጋ ሽሙ ተቀየረ ንበር ኮይኑ ኣመሓዳር ምባል ይሓሽ ሓንቲ ሓፃረባ ከለዉ ካብ መስመርና ከይወፃና ሪያል ማድሪድ ዝኩሉ ሽግር ዘጋጥማ ዘሎ ንተፃወቲ ብግቡእ ዘመሓድር ኣሰልጣኒ ዘይምርከባ ኣሎ እቶም ተፃወቲ ኮ ኩሎም ፕሮፌሽናል ሕጂ ነትናቶም ኢጎ ዘይሩ ብግቡእ ዘመሓድሮም ኣቦ ከምዚ ሓዳር ምሻለካ ሰብኣይ ፅቡቅ እዮም ዘመሓድራ ከውን ስለዘየ ሕጂ ናብቲ ሕቶካ ዕሙቅ ኢልና ንኣቱ እዚ ኣድቫንቴጅ ኣለዎ ናይ ተመሃግራዮ ጋ ግን ምስ ዝገለፅካዮ እንታይ እዮም ዝብሉ ተፃወቲ መብዛሕትኦም ግዜ ኣብ ዓመት ክሳብ 7 ጨወታ ንፀወት ኣለና እዚ ከዓ ሲ ኣብ ጨዋታታትን ኣብቶም መለጋግቦን ኣብቶም መጥመርን ካብቶም ሊጋሜንት ዝገለ ሎ ይደኹም ስለ ዘለዉ ኣብ ዓበይ ቶርናሜንት ንከይድ ከለና ስደኻሚ የጋጥመና ኣሎ ስለዚ ስለምንታይ ፊፋ ዘየጉድለልና ዝብል ጥርዕና ተመፅኦም ካብኦም ሓደ ሮድሪ ናይ ማንቸስተር ሲቲ ብቐፃል ጠርዖ ዘሎ እዩ ክሳብ ኣድማ ክገብሩን ዝሓሰብሉ ግዜ ነረ ሓቆም እዮም እቲ ባርደን ናይቲ ፀወታ ሲ ኣብ ኣካላዊ መጉዳእቲ ብዙሕ ፀገማት እዮም ዞም ኣሎ ዋላ ፊፋ ፕሮ ዝበሃል ሓደ ማሕበር ኣሎ ንሱውን ተደጋጋም ና ፊፋ ይጠርዕ ፊፋ ግሰብኦም ኣይከኣሉ ኣብ ርእሲኡ እንታይ እዩ ንተፀወቲ ዝያዳ ዝሃስዮም ኢብራሂም ተፀወታ ዝድሓን ይብዛሕ ንምንታይ እያ ግን ሓንቲ ጋንታ ወይ ሓንቲ ክለብ ሓደ ፀወታ ተፃወት ድሕር 72 ፀወ ሰዓታት ዘይፀወት ሳምታይ ዚ ኣብ ውጪ 48 ሰዓት ወይ ኣብ መንጎ 48 ሰዓትን 64 ሰዓታት ዘሎ ያ ትፀወት እዚ ከዓ ይሃስየና ኣሉ ዝብል ጥርዓና ኣሎ እዚ ሕጂ ቲቐንዲ ብዳ ዝገብሮ እምበር እቲ ናይ ግዜ ምሕፃር ኣይኮኑ ስለዚ ፊፋ ኣብ ቀፃል ነዚ ድሕር ሕፂርዎ ኣብ ተፃወቲ ዝመፅእ ዘሎ ሃስያታት ከጉድለ እዩ ካልእ ግን እንታይ እዩ ኣብቲ ናይ ግዜ ዝበልካዮ ፕሮፌሽናሊዝም ወይ ካብቲ ሞደርን ፉትቦል ካብ 10 ክሳብ 15 መዓልቲ እኩል ግዜ እንድሕር ረኪቦም ስኢና ንዓበይት ቶርናሜንት ግን ኣርሰናል ሕጂ ንኣብነት ምውሰድ ክሳብ መጨረሻ ዕለት 30 ጉንበት ተፃዊቶም እዩ ደክላን ራይስ ሞባይሉ ገለመለጥፊ እዩ ኣብ ዕረፍቲ እዩ ዘሎ ዘረባ ዝበሃል የ ኣብ ኣሜሪካ ንዶም እዩ ኣትዎም ሕጂ እንታይ ፊፋ ዕድል ዝበካኸው ካልእ ኣድቫንቲ ናይ ፊፋ 26 ተፃወቲ ተመዝግብ ሞ ብተወሳኺ 5-6 ተፃወትካ ብላዕሊ ሒዝካ ትኸይድ እያ ሕጂ እንግሊዝ ያ ገይራ ብዛናይ ብዝነት ፀወታ ምስ ኒውዚላንድ ክፀወት ከላ ኣብ ስኳድ እዚኣቶ ኣብቶም 26 እዚኣቶ 5-6 ፀወት ማለ ከም በዓል ኣሌክስ ስኮት ናይ ቦርማውዝ ነይሩ ሪዮ ንጎኖማ ናይ ሊቨርፑል እዚኦም ሒዝቦም ከይዲ ሕጂ ብቲ ናይ ብዝነት ፀወታ ንዕኦም ይሰሊፎ ዋላ ጆስዋ ኪንግ ነይሩ ኣብታ ትፃወት ሃገራዊት ጋንታ 226 የለውን ግን ፓርት ኦፍ ናይታ ናሽናል ቲም ኮይኖም ይፀወት ኣለዉ ምክንያቱ ደክላን ራይስ ኣይተፀንበርን ዕረፍቲ ዘሎ ኤቨሬቲ ዕረፍቲ ዘሎ ከምኡ ከምኡ በቃ እቶም ኣብ ድኻም ዝነበሩ ሙሉእ ዕረፍቲ ይወስድሉ ምክንያቱ ሪካቨር ገብርሎ ሙሉእ። ስለዚ ብከምዚ ከዓ ነቲ ናይ ግዜ ሕፅረት ክንሎ ፅናዕና በቲ ሓደ ሳይድ ማለት እየ ኮምፐንሴት ገብሮ ክኽእሉ እዮም ማለት እዩ። እቲ ናይ ተፃወቲ መጉዳእ ዝበልካ ልክዕ ኣሎ። ነይማር ሕጂ ንኣብነት ተጎዲሉሎ ንበልና ኣብነት ነይማር ብተፈጥሮ እውን ካብ ፀወታ ዝፃወቶ ብመጉዳእቲ ዝሕልፎ ማለት እ ብፒኤችዲ ከሎ በሎ ብፍላይ ባርሴሎና ኣላሃልኮ ሚልዮናት ገንዘብ ኣውፅኣ ስዑድ ዓረብ ገዚኣቶ ኣርባዕተ ፀወታ ጥራሕ ዝፃወቲ እኳ እዩ በቃ ብስምምዕነት ኮንትራስ የሮ ምክንያቱ ናይ ኔይማር ኣብ መፃፃሲ በዞም ፉትሳል ዝበሃሉ ስለዝመፀ ናይ ፅርግያ እንዳተጓነፁ ዝመፀ ስለዘይኮነ ኢዝሊ ክሳይ ዝኮነ ኢንጁር ዝኮኑ ሕጂ ግን ድሓን ሪካብ እንዳገበሩ ይመፀሉ። ብኣንፃሩ ግን ናቱ ናይ ብራዚል ሕጂ ወስሊ ናይ ሮማ ተከላኸላይ ኣብ ናይ ምሕዝነት ፀወታ ምስ ግብፂ እናገበሩ ከለዉ በቃ ሲዝን ኣውት እዮም ዝብልዎ ኣብቲ ናይ ካልእ ፀወታ እዚ ግን ኣውት ኮይኑ ካብ ወርልድ ካፕ እጂ ብራዚል ኣብንታይ ተሃሲቦ ስ ናይ ወስሊ ካብ ዋንጫ ዓለም ምውፃእ ኣይኮን ሃሲቦ ናቹራል ብቦታ ቁፅሪ ክልተ ተፃዋታይ ዘይምርከባ እዩ ናራል ዲፈንደር ዝበሃሉ ከም በዓል ካፉ ንፈልጦም ናይ ቀረም ብመንፅር ብራዚል ዝዛረብ ዘለዎ። ስለዚ እንታይ ገይራ ኣብ ማእከል ስለፉ ተፃወቲ ውሕዳት ስለዝመረፀ ካርሎ ኣንቸሎቲ ስለዚ ከብዛሕ ኣለዎት ቁፅሪ ነቲ ኣብ ቦታ ቁፅሪ ክልተ ወይ ካብ መስመሮም ክልሃል ኣጋጥሞ ላሃጎ ንዑን ክሽፍን ንኤደርሰን ሕጂ ካብ ኣታላንታ ናብ ማንቸስተር ዩናይትድ ተሰጋጊሩ ዘሎ ንዕፀው እዩ ፋታ መርዓይነት እዩ ብከም ሸፍ ይመሱ ወፂ ከምኡውን ናይ ጀርመን ካርል ትስ ተፃዋታይ እዩ ትስ መንእሰይ ነይሩ ንሱውን ኣብ ትሬኒንግ ወርማ እንዳገብሩ ከለዉ ምጉዳእ ተጋጢሞ ንሱውን ተፋኒሎ ካብ ሃገራዊ ጋንታ። ስለዚ ከምሳት የጋጥሞ ሕጂ ናይዚ ድምር እንታይ እብራሂም እቲ ሓፂር ግዜ ናይ ምልማድ ዘይኮነ እቲ ኣብ መንጎ ናይ ክለባት ፀወታ ዘለዎም ፃዕቂ ጥራሕ ዘይኮነ ዊዝን ሾርት ፔሪድ ኦፍ ታይም ኣብ ክዲ 72 ፀዓታት ዕሪፎም ኣካል ዕረፍቲ ደልዩ ብፍላይ እዚ ክሩሸት ሊጋሚን ዝበሃል ማስል ወይከዓ ናይ ሃምስትሪንግ ተደጋጋሚ ዘጋጥሞም እቲ ኦቨርሎድ ናይ ፀወታ ኣብ መንጎ ናይቶም ሊጋት እዩ። ስለዚ እቲ ዋሂቦም ዘሎ ዕረፍቲ ዳርጋ ብፕሮፌሽናሊዝም ዓይነ ድሕርኢናያሲ ኣክሎሚ ትድምር ግን ንሱ ንክብለካ
4: ኣብታ ናይ ሃገራት ኣፍሪቃ ክንመፅእ እሞ እታ ናይ ቪዛ ፀገም ካብቲ ሶማላዊ ዳኛ ጀሚርካ ተፃወቲ ኮንጎን ካልኦትን ትንክፍ ኣቢልካዮን ኣለኻ ምስ እውን ንውሓት መገሻን ምክልባትን ኢቦላ እውን ተወሲኽዎ ዘይምችእ ወይ ከዓ ከቢድ ይኸውን ኣሎሞ ከመይ ክኸዳየን ኢልካ ትሓስብ? መነመን ዝለዕለ ውፅኢታት ኣመዝጊበን ኪንዮ ቀዳማይ ዙርያ ምድባዊ ግጥማት ክኸዳ ትፅበየን። ምናልባት ኣይቮሪ ኮስትን ፈረንሳን ዘካየዶ መሳጢ መዳለዊ ምሕዝነታዊ ግጥም ኣብ ግምት የት ኢኻ ማለት እዩ?
5: እዋ ፅቡቅ ኣብቲ ናይ ቪዛ ዝበልካ ሕጂ ንኮንጎ ክልክልዋ ምዃኖም ፍሉጥ ስለዝኾነ እዚ ኣላርሚንግ ክሳይ ስለዝኾነ ማንም ሰብ ዝቕበሎ ጉዳይ እዩ። ካብ ሓደ ኢንፌክሽስ ዘለዎ ዲዚዝ ሓደ ሰብ ድሕር መፅ ኳ ሞከ ስኳድ ምን ትመፅእካላ 30 ሰባት ሒዛ ምስ ስታፋ ምስ ገለመልያ ንደገፍታ እዚ ትቕበሎ እያ። ብፍላይ ግን ሃገራዊት ጋንታ ምስ ሙሉእ ስኳዳ 21 መዓልቲ ከይተወሸብኪ ተኣቱን እዮ ንከይትበሃል ኣብ ቤልጅየም እዮም ኣቐዲሞም ትሬኒንግ ገይሮም። ስለዚ ብከምዚ እቲ ናይ ኮንጎ ናይ ኢቦላ ነገር ዳርጋ ተፈትሒ ከምዚ ናይ ሶማልያ ዝብል ኳ ካልኦት ካልኦትን ናይ ኢራቅ እውን ናይ ኢራቅ ዝበለፀት ካዓ ኮ 7 ሰዓት ኮይ ኤርፖርት መርመራ ተካይድዎ ይብራ 7 ሰዓት ሙሉእ ሞባይሉ ከይተረፈሲ ተፈቲሻ ኖ እንታይ እየ ክገብር ዝሓደ ተፃዋታይ ብጀካ ኩዕሶ እግሪ ዝሓስብ ሲ እንታይ እየ ክገብር እንታይ እዩ ማለት እዩ ክሳዕ ክንዱ ዝፀቅጥ ሲ ገርመካ እዩ። ካልእ ኣሜሪኮስን ፈረንሳን ብጣዕሚ ዝገርም እዩ። ኣነስ ናይ ፍፃመ ዋንጫ ዓለም ዝርኢ ዘለኩ ዝሰሚዕኒ ብጣዕሚ በቃ ቨሪ ኢንተርቴኒንግ ዝኮነ ፀወታ ብሉ ማለት ከምሽ ኩዕሶ እግሪ ዘማልኦ መለክዕታት ዝተማለ ፀወታ እሞ ከዓ ኣሜሪኮስ ካብተን ኣንደርዶግ ዝበሃላስ ነታ ዋንጫ ዓለም ናይ 2026 ክትወስድ ብቐዳም ነሰሪዕ ዘላ ፈረንሳ ብዝእምን ፀወታ ከምኡ ጌራ ክተባሕደ ክስዕራ ከላሲ ዶ ትብል ሕጂ ትማሊ ናይ ፈረንሳ ምስ ኖርዘርላንድ ዝገብሮ ፀወታ ምስራኩ ኢንፋክት ናይ ኤሌመንት ምቅያር ገይሩ እዩ ኣብቶም ተፃወቲ ምስ ኣይቨሪኮስ ሕጂ ኮናተ ዝገብሮ ጌጋ ሲ ርሕኮም ዓይነት ጌጋ ትገብ ኮን ዋንጫ ዓለም ከመይ ገይሩ መስመርም ክልኸላ ዳ ሞ ጉድሆ ትብል ያኖ ማለ ግን ኣፖማካኑ ሳሊባን ስለዝወረዱ ክልኻል ገፅ ዝበለ ነይሩ ፀወታውን ዝእምን ነይሩ ኦሊሴ እዩ ሰለስተን ጎላት ኢትዮን ብሃትሪክ ሰሪሑ። ስለዚ ፈረንሳ ብልክዕ ካብተን ህዝቢ ዝግበረለን ዋንጫ ዓለም ክወስዳ ተባሂለን ዘለዋያን ብልክዕ ኣነም ከምኡ ዝኣምን ግን ናብ ፀወታ ዝኣተኻ ካልእ ነገር ዘጋጥመካ ኩሉ ግዜ ካልእ ኣርጀንቲናውን ሰናፍ ኣይኮነትን ስፔን ከዓ ድሕር ፈረንሳ ዝስራዕ ዋንጫ ክትወስድ ተባሂላ ኣላ ከም በዓል
6: ኩራ ሰማዕትና እዚ ክትሰምዖ ፀናሕኩም ኣብዚ ንኣትዎ ዘለና ናይ ፊፋ ዋንጫ ዓለም ዝጅምረሉ ድሮ ኢና ዘለና ወይ ዋዜማ ኢና ዘለና ንዑ ኣመልኪቱ ትፅቢትን ኩነታትን ናይቲ ፀወታታት ወይ ቅድመ ፀወታታትን ኣመልኪቱ ኢብራሂም ዓሊ ምስ ብተንታኒ ስፖርት ነጋ ወልደ ጊዮርጊስ ገበሮ ዕላሊ ነይሩ ኣናውና ብተኸታታሊ እቲ ፀወታታት ኣብ ዝካየደሉ እዋን ኣብዚ ኣብ ኤስቢኤስ ብሓፈሻ ትንታንታት ርእቶታትን ክነቕርብ ኢና ክትከታተሉና በዚ ኣጋጣሚ እዚ ንቕድም ናብቲ ዝቕፅል መደብና በዛ ናይ ዑስማን ዓብድራሒም ኣብ ከተማ ምፅዋዕ ክትዛነዩ ዕድመኩም።

0: Geico knows there's a home you and a road you. Right now you're hearing home you. He's not in an RV. He's at home on a stair machine.
1: And staring at a not-so-motivational poster on my wall.
0: Meanwhile, road you never lacks motivation, because he's in an RV covered by Geico, with RV specialists who are as passionate about RVs as you. In fact, he only stares at views from on top of a mountain.
2: I'm on top of the world!
0: How's that for motivation, home you? It feels good to be road you. It feels good to Geico.
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've given up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
7: SBS audio app Lomi download gerkum kullum tfotwom medebat kitsem'om jemru kab app store way kab google play bineta kitrkhbot khuliyhum kab zik atilu zqarab tihsto semuna medeb min barab australia yu ab nay lomi medebna nay electric makina mitqam ab australia yewatsdo ትኩረት ኣብ ነዳዲ ዋጋ ነዳዲ ርጉእ ኣብ ዘይኮነሉን ብዙሓት ኣሽከርከርቲ ድማ ብዝሓሰረ መማረፂ ክጓዓዙ ይደልዩ ኣብ ዘለውሉ ናይ ኤሌክትሪክ ማካይን ኣብ ናይ ኣውስትራልያ መገድታት ግኑናት ኮይነን ኣለዋ ናብ ናይ ኤሌክትሪክ ማኪና ክትልውጡ ተሓስቡ እንተሊኹም ክትፈልጥዎ ብዛዕባ ዘለኹም ነገራት ኣብዚ ቀሪቡሎ ኣብ ሚያዝያ 226 ዝወፀ ናይ ኢንዳስትሪ ሓበሬታ ከም ዝሕብሮ ናይ ኤሌክትሪክ ማኪና ወይ ኢቪ ኣብ ኣውስትራልያ ካብ ዝሽየጣ ካብ 6 ሓደሽቲ መኻይን ሓንቲ ናይ ኤሌክትሪክ መኪና እያ መሸጣ እናበዝሐ ኣብ ዝኸደሉ ዘሎ እዋን ግን ናይ ዓቕሚ ሕቶ እናቐረበ እዩ ዝኸይድ ዘሎ ብተወሳኺ ምዝዋር ናይ ኤሌክትሪክ ማኪና ወይ ኢቪ ናይ ኣውስትራልያ ማኪና ምምራሕ ኩነታት ዝሰማማዕ ምዃኑ ዘይምዃኑን ሕቶ የልዕል ኣሎ ናይ ኤሌክትሪክ ማኪና ኣብ ኣውስትራልያ ክንደይ ዋግአን ብኤሌክትሪክ ሰርሓ መኻይን ንምግዛእ ካብ ናይ ነዳድን ናፍታ መኻይንን ንላዕሊ ክትገዝአን ዝኸበራ እየን ኣብ ዩኒቨርሲቲ ዊንበርን ፕሮፌሰር ቴክኖሎጂን ቀጻልነትን ዝኾነ ሑሴን ድያ ኣብዚ እዋን እዚ ዝያዳ ዓቕሚ ዘፍቅዱ ሕስር ዝበላ ሞዴላት ከም ዘለዋ ይገልጽ
8: We are starting to see more variety of models of different sizes and affordability levels. You know, 3-4 years ago, we would struggle to find...
7: ቅድሚ 3-4 ዓመት ካብ $50,000 ንታሕቲ ናይ ኢቪ መኻይን ክንረክብ ንጽገም ነይርና። ኣብዚ ግዜ ግን ኣብ መፋርቕ 30,000 ዝርከቡን ብመንግስቲ ብዝግበር ስጉምትታት ውን ዝሓሰሩ ክኾኑ ይኽእሉ እዮም። ከምኡን ኣሽከርከርቲ ከከም ዝነብሩሉ ከባቢ ናይ መንግስቲ መተባብዒ ድጎማ ንኽረኽቡ ዝፍቀደሎም ይኸውን ከምኡን ዝፍቀደሎም ሰራሕተኛታት ብናይ ዶሞስ ፓኬጅ ናይ ግብሪ ምጉዳል ክረኽቡ ይኽእሉ እዮም ኣብ ክለብ ሮያል ኣውቶሞቲቭ ዌስተርን ኣውስትራልያ ኣሌክስ ፎረስ ማናጀር ነዳድን መኻይንን ብዛዕባ እዚ ከምዚ ይብል
9: So if you have a novated lease, you can get a discount on the fringe benefits tax. So that can save you quite some thousands of dollars.
7: Novated lease, እንተሊካ ካብቲ ቀረጽ ተወሰነ መጠን ከተመልስ ትኽእል ኢኻ። ስለዚ ንሓሙሽተ ዓመት ንኣብነት ዓመት ንዓመት $10,000 ከተድሕን ዝከኣል እዩ። ብኤሌክትሪክ ማኪና ምዝዋር ሕሱር ድዩ ምስ ናይ ነዳድን ናፍጣን መኻይን ክወዳደር እንከሎ ብናይ ኤሌክትሪክ መኪና ወይ ብኢቪ ምዝዋር ብሓፈሽኡ ዝሓሰረ እዩ መራሕቲ መኻይን ካብቲ ኣብ ዓመት ዝኽፈል ወፃኢታት ነዳዲ ክሳብ 700ታዊ ካብ ወፃኢታት ሰርቪስ ድማ ክሳብ 400ታዊ ከድሕኑ ከም ዝኽእሉ ይግመት ፕሮፌሰር ድያ ዝተሓተ ናይ ኤሌክትሪክን ናይ ሰርቪስ ወፃኢታትን ምስ ግዜ ክውስኽ ከም ዝኽእል ይገልጽ
8: Electricity is much cheaper than petrol per kilometer.
7: ናይ ኤሌክትሪክ መኻይን ካብ ናይ ነዳዲ ብመጠን ኪሎ ሜትር ኣዝዩ ዝሓሰረ እዩ። ናይ ኤሌክትሪክ መኻይን ድማ ብመካኒካዊ መዳይ ዝቐለለ ስለ ዝኾነ እቲ ናይ ሰርቪስ ወፃኢታት እውን ዝተሓተ እዩ። ብሓፈሽኡ ኣብ ገዛኻ ቻርጀር ምግባር ካብቲ ኣብ ህዝባዊ መዕደሊታት ቻርጅ ምግባር ዝሓሰረ ስለ ዝኾነ ካብቶም ኣብ ህዝባዊ መዕደሊታት ብብዝሒ ዝውከሉ መራሕቲ መኻይን ዝተሓተ ወፃኢታት ክኽፍሎም ይኽእል እዩ። ናይ ኤሌክትሪክ ማኪና ክሳብ ክንደይ ርሕቀት ይጓዓዛ? ፕሮፌሰር ድያ ብዙሓት ናይ ኢቪ ሞዴላት ኣብ ሓደ ምምላእ ወይ ቻርጅ ምግባር ካብ 400 ክሳብ 500 ኪሎ ሜትር ክጓዓዙ ከም ዝኽእሉ ይገልጽ። እንተኾነ ግን ነዊሕ ርሕቀት ንምጓዓዝ መደብ ምውፃእ ዝሓትት እዩ። ናብ ዞባታት ብ10 ኪሎ ሜትራት ትጓዓዝ እንትኾንካ ፈጣን መምልኢ ከይትረክብ ትኽእል ኢኻ ድማ ይብል። ናይ ኤሌክትሪክ ማኪና ኣብ ገዛ ሓይሊ ክትመልእ ወይ ቻርጅ ክትገብራ ይከኣል ድዩ? ብዙሓት ወነንቲ ናይ ኤሌክትሪክ መኻይን ንመካይኖም ኣብ ቤቶም በቲ ንቡር ናይ ኤሌክትሪክ ሶኬት ቻርጅ ምግባር ይኽእሉ እዮም። ኣሌክስ ፎረስት እዚ ነቶም ኣብ መዓልቲ ሓፂር ርሕቀት ዝውሩ ሰባት ክኾኖም ይኽእል እዩ።
9: So if you have off-street parking and a power point in your garage or carport,
7: ኣብ ናይ ጎደናታት ደው መበል መኻይን ኣብ ጋራጅካ ወይ በቲ ገመድ ኤሌክትሪክ ከም ትጥቀም ዘጠራጥር ኣይኮነን። ነዊሕ ርሕቀት ዝጓዓዙ መራሕቲ መኻይን ግና ኣብ ገዛ ዝትከል መምልኢ ወይ ቻርጀር መግበሪ ብምትካል ተረባሕቲ ክኾኑ ይኽእሉ እዮም። መዓልታዊ ብዙሕ ትዝውር እንተኾንካ ነዊሕ ግዕዞ ትገብር እንተሊኻን ተወሳኺ ሓይሊ መምልኢ ባትሪ ተጠቐም። ኣብዚዩ እቲ ናይ ገዛ ቻርጀር ኣድላይ ዝኸውን። ኣብ ኣፓርትማ ዝነብሩ ሰባት ናይ ገዛ ርእሶም ቻርጀር ቅድሚ ምትካሎም ካብ ዝምልከቶም ናይ ስትራታ ኣካላት ፍቓድ ክረኽቡ የድልዮም ይኸውን። ቅድሚ ካልኣይ ኢድ ወይ ሰከንድ ሃንድ ናይ ኤሌክትሪክ ማኪና ምግዛእካ እንታይ ክትገብር እዩ ዘለካ? ናይ ኣውስትራልያ ካልኣይ ኢድ ወይ ሓደስ ዘይኮና ናይ ኤሌክትሪክ መኻይን ዕዳጋ ብተዛማዲ ገና ሓድሽ እዩ። እንተኾነ ኣብ ጥቕሚ ዝፀንሓ ሰከንድ ሃንድ ናይ ኤሌክትሪክ መኻይን ምግዛእ ወይ ምጥቃም ርእሰ ምትእምማን ይውስኽ ኣሎ። ተጠቀምቲ ቅድሚ ምግዘኦም ናይ ባትሪ ውሕስነት ወይ ዋራንቲ፣ ናይ ሰርቪስ ኣማራፂታትን ድሕሪ መሸጣ ዘሎ ኩነታትን ክፍትሹ ከም ዘለዎም ክኢላታት ይመኽሩ። ሚስተር ፎረስት ከም ዝብሎ ተጠቀምቲ ናይ ዋናታትን ተመክሮን ናይ ማኪና ግምገማ ወይ ካር ሬቪውስ ክገብሩ ከም ዘለዎም ይምዕድ።
9: Fortunately for consumers, we have around sort of 60 or so brands in the market.
7: ኣብናይ ማኪና ግምገማ ጥራይ ዘይኮነ ሰባት ብዛዕባ ናይቲ ዋና ናይታ መኪና ዝነበረ ተመክሮ እንታይ ከም ዝመስል ኣብ ግምት ብምእታው ምርምር ምግባር፣ ነቲ ክትከፍሎ ዝደለካ ዋጋ ብልክዕ ትፈልጦ ከም ዘለካ ኣረጋግፅ፣ ንድሌታትካ እውን ዝሰማማዕ ምዃኑ ምርግጋፅ ኣድላይ እዩ። እዚ ምንባር ኣብ ኣውስትራልያ እዩ።

ሁራስማትና ናይሎም መደብና ቅንምዛሙ አርሳት ዜና ክደግመልኩም ፕሬዚደንት አሜሪካ ዶናልድ ትራምፕ አብለ ለኢራን ሐድሽ መጥቃት ከምዝህሉ አጠንቂቁ አቤል ፋስት ድሕሪን ሙሉ ለይቲ አንጻር ስደተኛታት ዝተገብረ እግርግር አባይትን መካይንን ብሐውነ ዲዶም ዋንጫ ዓለም 2026 ካብሎም የአሰርተ ሓደ ሰነ ጀሚር ቦግ ይክፈትዩ ኣርስማትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቀነ ዝምነየልኩም ንሳኹም ፅናሕኩ ኣዳላውን ኣቕራብን ዝመደብ ቤነ ስመርሕ ብሩህ መዓልቲ እዩ።

0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ሰኔ 4 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል የተረቀቀውና ስጋትን የፈጠረው ረቂቅ አዋጅ ምን ይዟል?
1: የዋስትና መብት ማስፈቀድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞት የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው።
0: ከቅርብ ጊዜ ወዲህ ራስን ስለማጥፋት ብዙ እየተባለ ነው። ሐኪም ምን ይላል?
2: አው አንዳንዴ ለምሳሌ ላፊንግ ዲፕሬሽን ኢምባነር አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: በትግራይ ክልል የተረቀቀውና በሞት የሚያስቀጡ 7 ድንጋጌዎችን ያካተተ ረቂቅ አዋጅ ስጋት ፈጥሯል። ረቂቅ አዋጁ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ ጉዳት ማድረስ፣ ከጠላት ጋር መተባበርና ምስጢር ማሽለክ ከእስራት እስከ ሞት ሊያስቀጣ እንደሚችል ደንግጓል። ሌሎችንም በሞት የሚያስቀጡ ወንጀሎች የያዘው ረቂቁ አስገዳጅ ብሔራዊ ጥሪን አለመቀበል ከ10,000 እስከ 50,000 ብር እንደሚያስቀጣ፣ በሚዲያ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት እስከ 15 ዓመት በሚደርስ ስራት እንደሚያስቀጣም ይደነግጋል። ይህንን ረቂቅ አዋጅ በተመለከተ ቢቢሲ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪክ ማህበረሰብ ድርጅት ምክትል ዳይሬክተር የሆኑትን የህግ ባለሙያ አቶ መብርሂ ብርሃንን አነጋግሯል። አቶ መብርሂ ማብራሪያቸውን የጀመሩት ይህን መሰል አዋጅ የማውጣት ስልጣን ክልሉ ሊኖረው ይችላልን የሚለውን በመመለስ ነው።
1: እንግዲህ ጠቅላላ አድርገን ስናየው አንደኛ አንድ ህግ ሲወጣ ስልጣን ባለው አካል ነው መውጣት ያለበት ማለት ነው። የክልሉ ምክር ቤት ይህን ህግ ማውጣት አይችልም። ምክንያቱም እነዚህ አይተሃቸው ከሆነ ቅድምም እንዳነሳቸው በሞት ሊያስቀጡ የሚችሉ ከባባድ ወንጀሎች በተመለከተ በፌዴራል መንግስት ወንጀል ህግ የተካተቱና በዛ አግባብ ሊወጡ የሚችሉ ናቸው እንጂ በክልል መንግስታት እንደዚህ አይነት ወንጀሎች ለመደንገግ ስልጣን አልተሰጣቸውም። በህገ መንግስቱ አንቀጽ 55 አንቀጽ 51 መሰረት የተወካዮች ምክር ቤት ነው እንደዚህ አይነት ህጎች የማውጣት ስልጣን ያለው ማለት ነው። ዝም ብለህ ስታየው እንደ ህጉ አንድ ሀገር ነኝ የሚል አካል ሊያወጣው የሚችል ህግ ነው ይሄ። በሀገር ደረጃ ሊወጣ የሚችል እንጂ በዚህ ደረጃ ሊወጣ የሚችል ህግ አይደለም። አጠቃላይ ይዘቱን ካየኸው ግን ዝም ብለን በሶስት አራት ልንከፍለው እንችላለን። አንደኛ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። በአጠቃላይ ማንም ሰው ልክ እኔና አንተ ልክ እያወራን ህጉን እየገመገመን እንዳለንበት እንደዛ ማውራታችን በራሱ ሊያስቀጣን ይችላል ማለት ነው በዚህ አዋጅ። ምክንያቱም የዚህ አዋጅ ተፈጻሚነት በትግራይ ብቻ ሳይሆን በሌሎች አካባቢዎችም ስለሆነ ይህን ህግ በተመለከተ አስተያየት መስጠት፣ ሀሳብ መግለጽ በራሱ የሚያስቀጣ ነገር ነው እና ስለዚህ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። ሁለተኛ ደግሞ የፍትህ አካላትን ነፃነትን የሚገፍ ሙሉ በሙሉ ነፃነታቸውን የሚያሳጣ ለምሳሌ የፍርድ ቤት ነፃነት፣ ፍርድ ቤቶች በቀረበላቸው አግባብ ለምሳሌ በዋስ ተጠርጣሪዎች ወይም ተከሳሾች በዋስ እንዲፈቱ ሊያደርጉ ይችላሉ። ወይም ደግሞ በቂ ጥርጣሬ ስለሌለ ከእስር ይፈቱ ሊሉ ይችላሉ። ነገር ግን እንደዚህ ማለት እንኳን በዚህ አዋጅ አይፈቅድላቸውም።

0: አድርገው ቢፈቱ ራሳቸው ካምፕስ አመት እስከ 10 አመት ሊያስቀጣቸው ይችላል ማለት ነው። በሶስተኛ ደረጃ አጠቃላይ ያዋጅ መንፈስ ካየው በህብረተሰቡ መካከል መጠራጠርና አለመተማመን እንዲፈጠርና ሽብር ሚነዛ ነው በአጠቃላይ። ምክንያቱም አንደኛ በአብዛኛው አይተው ከሆነ የዋስትና መብት ማስፈቀድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞት የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው። ስለዚህ የሞት ቅጣት አሁን በአለም ማቀፍ የሰብአዊ መብት ድንጋጌዎች እና አድቮኬት በሚያደርጉ ሰዎች በአለም አቀፍ የሞት ድንጋጌ እንዲቀር ውቶታ እየተደረገበት ያለንበት ሁኔታ ነው አጠቃላይ። ይሄኛው ግን በጣም ብዙ አንቀጾች በሞት የሚያስቀጡ የሚያደርግ ነው። ኢትዮጵያ ውስጥ እንኳን በሀገር ደረጃ ማለት ነው በሞት የሚያስቀጡ የሚችሉ በምን ሂደት ማለት እንዳለባቸው ይታወቃል። እና ከዚህ አንጻር እግረ መንገዳችን እዚህ ሳውዲ ለምሳሌ እነዚህ እስረኞች በሞት ልትቀጣቸው ነው እና የሞት ቅጣቱን ይነሳልን ብሎ በተለያየ መንገድ አድቮኬት የተደረገ ነው እና የክልሉ ፕሬዚዳንት ባለፈው ይሄን እንደዛቤ ጽፏል አይቻለሁ እና ፕሬዚዳንት ነኝ የሚሉ እና አሁን ተመልሰው ግን በዚህ ክልል እነዚህ አይነት አፋኝ የሆነ ሚዲያ ሙሉ በሙሉ የሚዘጋ ምንም አይነት እኔ ከመሰጠው ፍቃድ ውጪ ምንም አይነት ሚዲያ እንዳይንቀሳቀስ የሚያግድ ሰዎች አላግባብ የሚታሰሩ በር የሚከፍት እና በህገ መንግስቱ አንቀጽ 9(1) መሰረት ይህን ህገ መንግስት የሚቃረኑ የትኛውም ህግ ልማዳዊ አሰራርና ማንኛውም ነገር ተፈጻሚነት የለውም ይላል። በተለምዶ ያው የክልሎች ህገ መንግስት በአብዛኛው የፌደራል ህገ መንግስት የሰብአዊ መብት ድንጋጌዎች አጠቃላይ ምንድነው የሚያስቀሩት እነዚህ የፌደራል ለፌደራል የተሰጡ ስልጣናት ብቻ በማስቀረፍ ነው የክልል ህገ መንግስት እና ከራሱ ከክልል ህገ መንግስት ራሱ የሚቃረን ነገር ነው። ለምን ብትለኝ ለምሳሌ የወንጀል ህግ የመጨረሻው ድንጋጌ የዚህ ረቂቅ አንቀጽ 81 ማለት ነው የዚህ አዋጅ ተፈጻሚነቱ ከመቼ ጀምሮ ነው ይልና ንዑስ አንድ ላይ ምን ይላል ከተጠበቀበት ቀን ጀምሮ ተፈጻሚ ይሆናል ይልና በኤክሰፕሽን ደግሞ በልዩ ሁኔታ ከአንቀጽ 35 ከ48 የተደነገጉ ወንጀሎች ከጥቅምት 24 2013 ጀምሮ ተፈጻሚ ይሆናል ይላል። ይሄ ማለት ምን ማለት ነው? አዋጁ ወደ ኋላ ተመልሶ ይሰራል ማለት ወንጀል ወደ ኋላ ተመልሶ አይሰራም። ይሄ በህገ መንግስቱ አንቀጽ 22 በወንጀል ህግ እንደዚህ በአለም አቀፍ የሰብአዊ መብት ድንጋጌዎች አንድ ወንጀል ወደፊት ነው የሚሰራው። ስለዚህ ዛሬ ላይ ሆኖ 2013 ላይ አንተ ከጠላት ጋር ሰርተሃል ለምሳሌ ግዚያዊ አስተዳደር ላይ ይሰራ አንድ ግለሰብ ቢኖር በ2013 ይሄን እንትምብለ ከጠላት ጋር እንደዚህ ሰርተሃል ተብሎ ወደ ኋላ ተመልሶ እንዲሰራ የሚያስገድድ ስለሆነ በአጠቃላይ ከክልሉ ህገ መንግስቱም ከፌደራል ህገ መንግስቱም የሚቃረን ነው ማለት እንችላለን።
1: ጥሩ። እንደው እንደ ህግ ባለሙያ አላማው ምንድነው ብለህ ትገምታለህ?
0: 3-4 አላማዎች ሊኖር ይችላሉ ብዬ ገምታለሁ። አንደኛ ክልሉን ሙሉ በሙሉ መቆጣጠር፣ ይሄ ማለት ስልጣን መቆጣጠር፣ በምንም ነገር ሐሳብ የሚያነሳ ወይም ደግሞ በምንም ነገር ክሪቲሳይዝ የሚያደርግ አካል እንዳይኖር ሙሉ በሙሉ ስልጣን መቆጣጠር ነው ዋናው፣ በብቸኝነት መቆጣጠር ማለት ነው። ስለዚህ የሚቀናቀን ኃይል ካለ በዚህ ህግ ይመታል፣ በዚህ ህግ በህግ ሰበብ የታሰረ ወይም ደግሞ ክልሉን ለቀው እንዲወጣ ይደረጋል፣ ተቀናቃኝ አይኖርም ማለት ነው። ሁለተኛ ምን አላማ ሊኖረው ይችላል? ተጠያቂነት እንዳይኖርም ያደርጋል። ፍትህና ተጠያቂነት፣ ከተጠያቂነት ለመዳን ሲባል ይህን ህግ አውጥተው ማፈን ይፈልጋሉ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ልክ ምናልባት እንደ ኤርትራ ላይ እንዳላለ አደለ፣ በቃ ክልሉን ሙሉ በሙሉ ከሰው ባዶ ማድረግ ላይ ወጣቱ ለምሳሌ ለእነዚህ አፋኝ ህግ መንቀሳቀስ መስራት አይችልም። ስለዚህ ያለው ብቸኛ እድል ክልሉን ለቆ መውጣትና ወደ ስደት መሄድ ነው የሚሆነው። ወጣት ከሌለ ደግሞ ተገዳዳሪ ኃይል የለም። ሙሉ በሙሉ ክልሉን አፍኖ ለመያዝ የታሰበ ነው የሚመስለው።
1: ረቂቅ አዋጁን በተመለከተ ከህዋት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዛሬን ጨምሮ ባለፉት ሳምንታት ራሳቸውን ያጠፉ ወጣቶች ምስል በስፋት በማህበራዊ ትስስር መድረኮች ሲጋራና በርካቶች በጉዳዩ ሲነጋገሩበት ተመልክተናል። ይህ የራስን ህይወት የማጥፋት ነገር ለምን ከቅርብ ጊዜ ወዲህ እየተዘወተረ መጣ በሚል ባለሙያ ለማነጋገር ወደድን። ዶክተር ግንባሩ ገብረ ማርያም ከ30 ዓመታት በላይ በአእምሮ ጤና ህክምና ላይ ቆይተዋል። ስለ ጉዳዩ እንዲያስረዱን ጋብዘናቸዋል።
2: ጠንካራ የሆነ ከጄኔቲክስ ጋር በተያያዘ እንዳለ ነው ሳይንስ የሚያሳየው።
3: ለምሳሌ ሁለት ሰዎችን ብናመጣና ለአንድ ችግር ብናጋለጣቸው መፍትሄው ራስን ማጥፋት እንደሆነ ያስባል። ሌላኛው ይሄም ቀን ያልፋል ብሎ ያሳልፈዋል? ሳይንሱ ምን ይላል?
2: በቤተሰባቸው የሱሳይድ ወይም ደግሞ ራስን የማጥፋት ሂስትሪ ታሪክ እንዳለ ያሳያል። እና ጄኔቲክ ሎዱ ወይም ደግሞ ጫናው ከፍተኛ ነው። ለራስ ማጥፋት ብቻ ሳይሆን ለአእምሮ በሽታም እንደዚሁ ነው።
3: ስለዚህ ይሄ ማለት የሆኑ ሰዎች የበለጠ ራስን ለማጥፋት የተመቻቹ ሆነው ይወለዳሉ በተፈጥሮ ማለት ነው።
2: እንግዲህ አንድ ቤት ሲሰራ ብረት ብሎኬት ወይ ደግሞ ድንጋይ ወይ እንጨት ብቻ አይደለም፣ ብዙ ነገሮች ያስፈልጋሉ። አንድ በሽታም አንድ ችግር እንዲከሰትም የብዙ ችግሮች የብዙ ሁኔታዎች መመቻቸት ይጠይቃል። ስለዚህ የስትሬስ ባለ ጊዜ እነዚህ ሰዎች ለስትሬስ ብታጋልጣቸው ጄኔቲክ ሎድ የሌላቸውና ያላቸው የሚሰጡት ምላሽ አንድ አይደለም። ዲክሎድ ያላቸው የሚሰጡት ምላሽ ያው ወይ በሱሳይድ ወይ በሜንታል ኢልነስ ይሆናል።
3: እሺ፣ በጣም ጥሩ። ስለዚህ በአንድ ቤተሰብ ውስጥ የልጅ ልጅ እንደዚህ በታሪክ ብናጠና የሆነ ቤተሰብ የበለጠ ራስን የማጥፋት እርምጃ የወሰደ ቤተሰብ ልናገኝ እንችላለን?
2: አዎ፣ ተጋላጭነት ይኖራል ማለት ነው።
3: ዶክተር፣ አሁን የሆነን ሰው እርሶ አይተው ታሪኩን በተወሰነ መንገድ ቢነግሮትና ራስን ስለማጥፋት እንደሚያስብ ምንም ነገር ባይገልጽልዎት ይሄ ሰው ራስን ሊያጠፋ ይችላል ብለው ሊገምቱባቸው የሚችሉ ምልክቶች አሉ?
2: አዎ፣ ዋርኒንግ ሳይንስ የምንላቸው ነገሮች አሉ። አንዳንዴ እንደ ቀልድ አድርገው ሊዝቱ ይችላሉ፣ ወይ ደግሞ እንደ ቀልድ አድርገው መኖር ምን ያደርጋል ሊል ይችላል፣ ወይ ደግሞ ቤተሰባቸውን አይታገኝኛለሽ ብለው የሚዝቱበት ጊዜ አለ። ያ እንደ ቀላል ነገር አድርጎ መውሰድ አያስፈልግም። እና እኛ ብዙ ጊዜ ግለሰቡ ብቻ የሚለን ነገር ሳይሆን ታሪክ ከቤተሰብም እንወስዳለን ወይ ከጓደኛ እንወስዳለን። ገንዘቡን ለምሳሌ ያለ ሀብቱ ሲያባክን ከታየ ብዙ ነገሮች ለምሳሌ አንዳንድ ሰዎች ሁሉ ኑዛዜ ሁሉ ያደርጋሉ ድንገት ተነስተው እና ብዙ ምልክ ዋርኒንግ ሳይኖች የማስጠንቀቂያ ምልክቶች ናቸው እነዚህ።
3: በእርሶ አንድ ሰው ጤናማ የሆነ ሰው መደበኛ ኑሮውን እየኖረ ያለ ሰው እንዴት አይነት ምልክቶች ሲታዩበት ይሄ ነገር ችግር ሊኖር ይችላል ብሎ ቤተሰብ ወደ ሕክምና መውሰድ አለበት?
2: ከተለመደው ባህሪ ውጭ የሆኑ ነገሮች ያሳያል። ለምሳሌ ከዚህ በፊት ሶሺየብል የነበረ እንዳው ተግባቢ የነበረ ከሰው ጋር ይገናኝ የነበረ አሁን ራሱን እንደ ማግለል ይላል። አንድ ምልክት ነው። ሌላ ደግሞ አንዩዥዋሊ የሆነ አደንዛዥ እጽ ውስጥ ሲገባ ይታያል። በራሱ ሩም ውስጥ የሚቆይ ከሆነ ሁልጊዜ ለብቻው በቃ ብቸኝነትን የሚያዘወትር ከሆነ አንድ መጠጠር ያለብን ነገር ነው።
3: አንዳንዴ ደግሞ ዶክተር የበለጠ ተጫዋች፣ የበለጠ ሳቂታ፣ የበለጠ ቀላጅ ይሆናሉ ሰዎች ድንገት ተነስተውና ይህ ሰው በፍጹም ይሄ ሀሳብ ውልብ ብሎበት ማያቅም ራስን ማጥፋት ብለን ስናስብ ደግሞ ከባድ ነገር እንሰማለን። ምናልባት እሱም የሆነ ምልክት ነው እንዴ?
2: አዎ፣ አንዳንዴ ለምሳሌ ላፊንግ ዲፕሬሽን ይባላል አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል። ስለዚህ ሁል ጊዜ እንዳው የድብርት ምልክት ወይ ድብርት ብቻ እንዳው በኮመንሊ በየጊዜው በተለመደው መልክ እንደሚከሰት ሳይሆን በሌላ እንግዳ በሆነ መልክ ሲከሰት ይሄ ማሳሳች ነው።
3: ሰዎች ራሴን ላጥፋ የሚል ሀሳብ ወደ አእምሯቸው የሚገባው በምን ምክንያት ነው?
2: በእውነት ጥሩ ጥያቄ ነው። ብዙ ምክንያቶች ይኖራሉ። ለምሳሌ አሁን ህይወት በጣም ስትሬስፉል ሲሆን ዳይላማ መውጫ ቀዳዳ ሲያጡ ሰዎች ከፍተኛ የሆነ ስትሬስ ውጥረት ውስጥ ሲገቡ ያልጠበቁት ነገር ሲገጥማቸው በዚህ ጊዜ ለእነሱ አንድ አማራጭ ሆኖ የሚታይ ይሄ ይሆናል። ግን አንዳንዴ ይሄ ኢምፐልሲቭ በምንለው በግብታዊነት የሚደረግና ታቅዶ ታስቦ የሚደረግ አይነት ራስን የመጉዳት ችግር አለ። ለምሳሌ አንድ አደጋ ቢደርስ የሆነ ነገር ንብረት ቢወድም ወይ የሆነ የጠበቀው ነገር ባታገኝ ኢምፐልሲቭ በሆነ መንገድ ራሳቸውን የሚጎዱ ይኖራል። እና ግን አንዳንዶቹ በጣም አሁን ድብርት ውስጥ ያሉ ሰዎች እቅድ አውጥተው ያ የመጣውን ሀሳብ ፕላኑን በምን ራሳቸውን እንደሚጎዱ ማስታወሻ ሁሉ የሚተዉ አሉ።
3: ማስታወሻ ሲሉኝ ምን አስታወሰኝ? ልጆች ከቅርብ ጊዜ ወዲህ አንዳንድ ወላጆች ያሳሰባቸው ነገር ያለ ይመስላል። ልጆቻቸው ይሄ ካልተገዛልኝ ራሴን አጠፋለሁ ይላሉ። አንዳንዴ እንደም ማስፈራሪያም ያዩታል አንዳንድ ቤተሰቦች፣ አንዳንዶች ደግሞ ይጨነቃሉ። ምን ይመክራሉ?
2: አዎ፣ ያው መናቅ አያስፈልግም። ማንኛውም ጀስቸር ሲውሳ ሱሳይዳል ጀስቸር እንለዋለን። ሰዎች አይ ቀልዶ አያደርገውም ትኩረልሽ ብሎ ብዙ ጥናቶች ተደርጓል። እንደዚ ያለች ሰዎች ላይ ጥናት ተደረገና አብዛኛዎቹ ይፈጽሙታል። ስለዚህ ለምን አሰበው ለምን አለው ዋይ የሚለው ነገር ማሰብ ያስፈልጋል። እኛ ብንታለል ይሻላል። እኔ እውነቱን ልንገርህና አሁንም እግረ መንገድ ልናገር የምፈልገው ሱሳይድ መከላከል ይቻላል፣ ማከምም ይቻላል።
3: ነው እንዴ?
2: አዎ።
3: እንዴት ተደርጎ?
2: አንደኛ ያው የብሬን ኬሚስትሪ ላይ ዲስተርባንስ ይኖራል። እንደዚህ አይነት ነገር በሚኖርበት ጊዜ ክራይሲስ ነው፣ ይሄ ላይፍ ክራይሲስ ነው። እነዚህ ሰዎች ችግር በሚገጥማቸው ጊዜ ኢመርጀንሲ ሰርቪስ፣ ምክንያቱም አሁን እንደ ሳይካትሪክ ኢመርጀንሲ ወይ ደግሞ ኢመርጀንሲ ድንገተኛ አድርገን ነው የምንወስደው። በጣም ኢሚዲየት የሆነ ፈጣን የሆነ ትኩረትና ፈጣን የሆነ እርዳታ ያስፈልጋል። ማለት ለምን እነዚህ ሐሳቦች መጡ ብለን እናጠናለን። ወይ ደግሞ አንደርላይንግ የሆነ የተደበቀ ሜንታል ዲዞርደር ሊኖር ይችላል፣ ወይም ደግሞ ሌላ ላይፍ ኢቨንት ችግር ሊኖር ይችላል። ዝም ብለን አይደለም፣ በቀላል አይደለም እንወስደው። ታሪክ ከቤተሰብም ከሁሉም ወስዶ መንትን ማከም ያስፈልጋል።
3: ወደ ሐኪም ቤት እንደዚህ ወደ ባለሙያ ከመውሰዳቸው በፊት ቤተሰብ ምን ሊያረግ ይችላል? ጓደኛ ምን ሊያረግ ይችላል? ከዚሁ ጋር አብረው የሚመለሱልኝ እንደዚህ አይነት ሐሳቦችም መጣ ሄደት የሚልበት ሰው ጠንከር ያለ ድብታም ውስጥ የሚገባ ሰው ምን ቢያረግ ጥሩ ነው? አንዳንዶች ጸሎት ጥሩ ነው ይላሉ፣ አንዳንዶች ከጓደኛ ጋር ማውራት፣ ሐሳቡን ማጋራት በቀላሉ የሚያልፍ ነገር እንደሆነ ማሰብ፣ እንደዚህ ምክሮች ይለቀ የባለሙያ ምክር ምን ይመስላል?
2: አዎ፣ በእውነቱ አንድ ሰው ዲስትሬስ ውስጥ ወይ ሰቆቃ ውስጥ የሆነ እንትን ውስጥ በሚገባበት ጊዜ መተንፈስ በጣም ፋይዳ አለው። ለሰው ለጓደኛ ለሚያምኑት ሰው መንገር፣ እንደገና ቤተሰብም ምን ማድረግ አለበት እንደዚህ አይነት ነገሮች ሲታዩ ለአደጋ የሚያጋልጡ ነገሮች ቤትም ይሁን አካባቢ ባይኖር ጥሩ ነው። ለምሳሌ አንዳንድ ደህና ሀብታም ቤተሰቦች መሳሪያ ሁሉ ተጋልጦ ሊቀመጥ ይችላል። መሳሪያን ማሸሽ፣ ለነሱ እንዲጋለጥ አለማድረግ፣ መድኃኒቶች ኢቨን አምፒሲሊን ጭምር፣ ሌሎች ኦቨርዶዝ ይወስዳሉ። ከመጠን በላይ ይወስዱና ራሳቸውን ሊጎዱ ስለሚችሉ ደግሞ ባኞ ቤት ውስጥ ያሉ መርዝ፣ የሽንት ቤት መርዝ፣ ሌሎቹ ሹላሹል ነገሮች፣ ስለታም ነገሮች፣ ለአደጋ የሚያጋልጡ ነገሮች አጠገብ አለማድረግ፣ ለብቻቸው እንዳይሆኑ በተቻለ መጠን እንዳው ሳያውቁ እንዲጠበቁ ለአብሮነት ተብሎ እንደዛ እንዲሆን ጥሩ ነው። እርዳታ አለው። እንደ ድንገተኛ የልብ ድንገተኛ እንዳለ ሁሉ በዚህ በአእምሮ ህመም አንዱ ድንገተኛ ከሚባሉ ነገሮች ስለሆነ የድንገተኛ ሕክምና አለ።
1: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ሳውዲ አራት ኢትዮጵያውያንን በሞት ስትቀጣ፣ የኢትዮጵያ መንግስት ደግሞ ከ1600 በላይ ኢትዮጵያውያን በምህረት እንደተለቀቁ ገልጸዋል። በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዓለም ዋንጫ አሜሪካ እንዳይገባ የተከለከለው ሶማሊያዊው ዳኛ በፒኤስጂ እና በአስቶን ቪላ መካከል የሚካሄደውን የአውሮፓ ጨዋታ እንዲመራ ተመረጠ። ናይጄሪያ የጥቃት ኢላማ የሆኑ ዜጎቿን ከደቡብ አፍሪካ ማስወጣት ጀመረች። የመጀመሪያዎቹን 270 ናይጄሪያውያን የያዘ አውሮፕላን ዛሬ ከጆሃንስበርግ ተነስቷል። ፕሬዚደንት ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴት በቅርቡ እንደሚቆጣጠሩ አስታወቁ። ፕሬዚደንቱ ኢራን ዛሬ ለሊትም በኃይለኛው ትመታለች ካሉ በኋላ እቅዳቸውን መሰረዛቸውን ከደቂቃዎች በፊት ገልጸዋል። በተያያዘ አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ መሽመጥን ሙሉ በሙሉ መዝጋቷን አስታውቃለች። ለመጀመሪያ ጊዜ 48 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ ዛሬ ሜክሲኮና ደቡብ አፍሪካ በሚያደርጉት ግጥሚያ ይጀምራል። ለመሆኑ ይህ የዓለም ዋንጫ ምን አዳዲስ ህጎች ይኖሩታል? ፋሲካው መንበሩ አጭር ዘገባ አለው።
4: የ3ኛው የዘንድሮው የዓለም ዋንጫ ብዙ አዳዲስ ማስተካከያዎችን በመጨመር ነው የሚደረገው። የተወሰኑትን እንመልከታቸው። በጨዋታው መካከል ሰዓት ማባከን ቅጣት ያስከትላል። ከሜዳ የሚወጣው ተጫዋች በ10 ሰከንድ ውስጥ ከሜዳ የማይወጣ ከሆነ እርሱን ቀይሮ የሚገባው ተጫዋች ቢያንስ ለአንድ ደቂቃ ከጨዋታ ውጭ እንዲሆን ይደረጋል። የእጅ ውርወራ ወይም የመልስ ምት በ5 ሰከንድ ውስጥ ካልተጀመረ ውሳኔው ተቀልብሶ ውርወራው ወይም የመልስ ምቱ ለተቃራኒው ቡድን ሊሰጥ ይችላል። ከሜዳ ውጭ ሕክምና የተሰጣቸው ተጫዋቾች ወደ ጨዋታው የሚመለሱት ለአንድ ደቂቃ ውጭ ከቆዩ በኋላ ይሆናል። ነገር ግን ለግብ ጠባቂዎችና ከፍተኛ ጉዳት ለሚያስተናግዱ ተጫዋቾች ልዩ ሁኔታ ይኖራል። በ23ኛው የዓለም ዋንጫ ቢጫ ካርድና የማዘመት በቫሪታያል ሁለተኛ ቢጫና አወዛጋቢ የማዘመት ሲሰጥ የውሳኔው ተከክለኛነት በቪዲዮ ማጣሪያ ይደረግበት ሜዳ ውስጥ በሚፈጠር የተጫዋቾች ውዝግብ ምክንያት አፍን በእጅ በክንድ ወይም በልብስ ሸፍኖ ማውራትና ምላሽ መስጠት በቀጥታ ቀይ ካርድ ከሜዳ ያስባረራል በእነዚህ ህጎች በመዳኘት ከሚሳተፉት 48 ሀገራት መካከል አንዱ ሀገር ዋንጫውን ታሸንፋለች ይህ በአይነቱ ለየተደርጎ የተዘጋጀውን የዓለም ዋንጫ ማን ያሸንፋል ብላችሁ ታስባላችሁ ሐሳባችሁን አጋሩን
1: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር አብራችሁን ስለቆያችሁ እናመሰግናለን ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ እንደዚሁም አሁን በቅርቡ የጀመርነውን BBC News Amharic የቲክቶክ አድራሻችንን በመከተል መረጃዎችን ማግኘት ትችላላችሁ የዛሬውን በዚያ በቃ ነገ በሌሎች ዝግጅቶች እንገናኛለን ጤና ይስጥልን

0: ጥዕና ሃበልና ክብረት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩ ኣሎ ፍሉይ ልኡኽ ሕብረት ኣፍሪቃ ኦሊሶጎኑ ባሳንጆ ምስ መራሕቲ ሕወሓት ተራኺቡ
1: ጅመር እዩ ይፃዕር ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክንሰርሕ እየ ዝብል መሽሙ እዩ ዘለዎ
0: ኣካታዓ ኮይኑ ዘሎ ሓዱሽ ረቂቕ ኣዋጅ ትግራይ
2: ክልላት ከምዚ ዓይነት ኣዋጅ ከውፃ ሕጊ ኣይፍቀደለንን ማለት እዩ ሃገር ተኾንካ ጥራሓ ከምዚ ዓይነት ሕጊ ክተውፅ ትኽእል
0: ኣብ ቤልፋስት ዘጋጠመ ዓመፅ ኣንጻር ስደተኛታት ኣብ ነበርቲ ዝሕደሮ ፅልዋ
3: ዕፀው ገለም ዝተባሃለ ዓፂን ገዛ መፅእ ማለት እዩ ድሃር ኣይፀንሑንካ እታ ናይ ምሸት ክቆርብ ክብድበለ ኩነታት ሓልፉ ማለት እዩ
0: ሓፀርቲ ዜናታት እውን ኣለና ምሳና ፅንሑ ብ221 ንኩናት ትግራይ ሰላማዊ ፍታሕ ንምርካብ ዝተመዘዘ ፍሉይ ልኡኽ ሕብረት ኣፍሪቃ ፕሬዚደንት ናይጀርያ ነበር ኦሊሶጎን ኣባሳንጆ ሎሚ ምስ መራሕቲ ትግራይ ከም ዝተራኸበ ተገሊጹ ኣባሳንጆ ምስ ኣብ ቀረባ እዋን ፕሬዚደንት ትኽልል ምዃኑ ዝኣወጀ ኣቦ መንበር ሕወሓት ደብረፅዮን ገብረ ሚካኤል ተራኺቡ ኣብ እዋናዊ ጉዳያት ከም ዝተዘራረበ ቢቢሲ ካብ ቤት ፅሕፈት ፕሬዚደንት ዝረኸቡ ሓበሬታ የመልክት ኣምባሳደር ኣዲስ ባሌማ ንጋዜጠኛታት ኣብ ዝሃቦ መግለጺ ኦሊሶጎን ኣባሳንጆ ኣብ መንጎ ሕወሓትን መንግስቲ ፌደራልን ዲፕሎማስያዊ ዘተ ንክጅመር ፃዕሪ ከም ዝገብር ሓቢሩ
1: ጅመር እዩ ይፃዕሪ ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክንሰርሕ እየ ዝብል መሽሙ እዩ ዘለዎ ስለዚ ካብኡ ተበጊስና ናበይ ከም ዝበፅሕ ክርኢና ንዳያሎግን ፖለቲካል ዳያሎግ ክፉት እዩ ኦፊስና ንሕና ኩሉ ሰዓት ድልዋት ኢና ኩናበልና መግለፅታት ክነውፅ ኣለና ኣዚ ነጊርናዮም ኣለና ተዘለና ፀገም ተዝዚ ዘሎ ኩነታት ነጊርናዮም ኣለና ንሱ ተረዲቡ ኣሎ ላስዋይ ቀልጢፈ ክኸይድ ኢሉ ሰዓቱ ሕፂሩ ክኸይድ ይፍትን ኣሎ ንምንታይ ኣብኡ ከይዱ ድማ ክዘራረብ
0: ኣብዚ እዋን ኣብ መንጎ ክልላዊ መንግስቲ ትግራይን መንግስቲ ፌደራልን ተፈጢሩ ዘሎ ወጥሪ ናብ ኩናት ከየምርሕ ስክፍታታት ኣልዒሉ ኣሎ ሓበሬታ መገሻ ትልኡኽ ምስ ተሰምዐ እቲ ወጥሪ ብሰላማዊ መንገዲ ንክፍታሕ ተስፋ ዝህብ እዩ ዝብል ርእይቶ ይስማዕ ኣሎ ብመንግስቲ ፌደራል ስልጣኑ ንሓደ ዓመት ዝተናውሐ ፕሬዚደንት ነበር ግዜያዊ ምምሕዳር ትግራይ ጀነራል ታደሰ ወረደ ተገዲዱ ካብ ቤት ፅሕፈቱ ክወፅእ ካብ ዝግበር እንድሓር ኣብ ምንታይ ኩነታት ከም ዝርከብ ዛጊት ዝፍለጥ ነገር የለን ካብ ትግራይ ከይወፃና ሎሚ ቀነ ኣብ ማሕበራዊ ሚድያ ተዘርጊሑ ዘሎን ብክልላዊ መንግስቲ ትግራይ ከም ዝወፀ ዝንገረሉ ልዕሊ 4 ገጽ ረቂቕ ኣዋጅ ከካትዕ ቀኒሎ እቲ ህላወን ድሕነትን ህዝቢ ትግራይ ንመውሓስ ዝወፀ ኣዋጅ ብሄራዊ ክልላዊ መንግስቲ ትግራይ ዝብል መፀውዒ ዝተዋህቦ ሰነድ ኣብ ኢትዮጵያ ብዙሕ ዘይተለምዱን ካብቲ ስሩዕ ክልላዊ ይኹን ሃገራዊ ሕገ መንግስቲ ወፃኢ ትርጓመታት ዝተዋህቦም ብሞት ዘቕፅዑ ዓንቀጻትን ድንጋገታትን ዝሓዘ ኮይኑ ይረአ ብዛዕባ ናፅነት ምግላፅ ሓሳብ ግድድ ዕስክርና ከምኡውን ክሳብ መቕፃዕቲ ሞት ከስዕብ ዝኽእል ዓንቀጻት ኣስፊሩ ምህላው ብዙሕ ሕቶታትን ስክፍታታትን ይልዕል ኣሎ ኣብዚ ጉዳይ ሃና ዘራፅዮን ንጠበቓን ምክትል ዳይረክተር ሂማን ራይትስ ፈርስት መብርሂ ብርሃነ ተወኪሳቶላ
2: ረቂቕ ንዘለት ሕጊ ይፀደቓን ከም ሕጊ ንምውሳድ ብጣዕሚ ዝከብድ እዩ ዝኸውን ማለት እዩ ምክንያቱ እንታይ እዩ ሓደ ከምዚ ዓይነት ሕግታት ናይ ምውፃእ ስልጣን ኣብ ፌደራላዊ ሕገ መንግስቲ ዓንቀፅ 55 ከምኡውን ዓንቀፅ 51 ንፌደራል መንግስቲ ወይ ድማ ንባይተወከልቲ ህዝቢ ዝተዋሃበ ስልጣን እዩ ማለት እዩ ስለዚ ክልላት ከምዚ ዓይነት ሕጊ ከውፃእ ስልጣን የብለንን ከምዚ ዓይነት ቅርፂ ዘለዎም ሕግታት ብፍላይ ክፍል 3 ተሓታትነት ገበን ካብ ዓንቀፅ 8 ጀሚሩ ዳርጋ መብዛሕትኡ ብዛዕባ ገበን ዝዛረብ ኣዋጅ ስለዝኮነ ክልላት ከምዚ ዓይነት ኣዋጅ ከውፃእ ሕጊ ኣይፍቀደለንን ማለት እዩ ስለዚ ምናልባት ከምዚ ዓይነት ሕጊ ከውፅእ ዝኽእል ሃገር ተኾንካ ጥራሓ ከምዚ ዓይነት ሕጊ ክተውፅ ትኽእል ኣርቂቕዎ ዘሎ ቤት ምክሪ እውን ቅድሚ 6 ዓመት ተመሪፀ እየ ዝብል መንግስቲ ዘውፅኦ እዩ እዚ መንግስቲ እዚ ድማ ፕሪቶርያ ስምምዕነት መሰረት እቲ ቤት ምክሪ እውን ክፈርስ ኣብ ስምምዕነት ተበፅሖ ስለዝኮነ ካብኡ ሓሊፉን ግዜ ዝሓለፈ ስለዝኮነ ብሓፈሻ ሕጊ እዚ ናይ ምውፃእ ስልጣን የብሉን ማለት እዩ
4: ስለዚ እዚ ብስፐሲፊካሊ ምስ ናይ ክልልን ፌደራልን ሕጊ ዝኮነ ዝሳነየሉ መገዲ የለን ኢልና ዲና ክንወስድ ንክእል
2: እወ ምንም ዝሳነ ምክንያቱ ንክሳነታ እዩ ምስቲ ሕገ መንግስቲ ዝፃረር እዩ ብቐጥታ ማለት እዩ ኣብ መወዳእታት ተፈፃምነት ናይዚ ኣዋጅ ኢሉ ዓንቀፅ 81 ካብ ዓንቀፅ 35 ስካብ 48 ዘለዉ ድንጋገታት ካብ ጥቅምቲ 24 213 ዓመት ጀሚሩ ዝኸውን ይብል ፍፁም ከምዚ ዓይነት ሕጊ ኣይኮነ ሓደ ፀረ ሕገ መንግስቲ እዩ ብዝኾነ መትከል ኣብ ዝኾነ ዓዲ ከምዚ ዓይነት ሕጊ ይወፅን ናይ ገበን ሕጊ ብባህር እዩ ንቅድሚት ይሰርሕ ካብ ዝወፀሉ ገበን ማለት እንታይ እዩ ዝተኸልከለ እንታይ እዩ ዝተፈቐደ ድዩ ስለዚ እዚ ድማ አዋጅ ምሶት ያካተፈጠ ማለት ፈዝናውነት ብዛዕባ ቴሮሪዝም አዋጅ ቆጽት ኾይኑ ካፍዝ ወጸሉ ንቅድሚት ይነን ድሕሪት ኣይሰርሕን ገበን ሕጊ እዚ ኣዋጅ ግን ዓንቀጽ 81 እንታይለሎ ተፈጻምነቱ ካብ ጸደቐሉ ዕለት ኢሉ ሳብ 2 ወይ ድማ ንኡስ ክልተ እንታይ ይብል ኣብዚ ዓንቀጽ ንኡስ ዓንቀጽ 1 ዝተገለጸ እንተሃለዉ እውን ተፈጻምነት ኣብዚ ኣዋጅ ካብ ዓንቀጽ 35 ካብ 48 ዝተደንገጉ ገበናት ካብ ጥቅምቲ 24 2013 ዓ.ም ጀሚር ይኸውን እዩ እዚ ማለት ድማ እንታይ ማለት እዩ ሎሚ ሕጊ ውፅኦምስ ክተሽን 13 ክተሽን 14 ወይ በቃ እንዳሓለፉ 6 ዓመታት ገለፅ ተፈፀሙስ
4: ወይ ክትሓታ ትኽትከውን የግብሩኻ ማለት እዩ
2: ይገብሩኻ ማለት እዚ ድማ ሰሌክቲቭሊ ፀላእት ንዝብልዎ ሰባት ንምጥቃዕ ወይ ንምኽሳስ ሓስቦም ዘውፅዎ ሕጊ ምንም ካልእ ትርጉም ዝውሃብ ኣይኮነን ማለት እዩ
4: ኣብቲ ውሽጢ ሕብረተሰብ ግን ስግኣታት ተፈጢሩሎ ኣብ መንጎ ክኢላታት ሕጊ ናይ ሰብኣዊ መሰል ተጣበቕቲ እውን ክትዓት ተላዒሎም ቀኒዮም ክንዕዘብ ቀኒና ኣለና እሞ ናይ ሓደ ሰብ መሰል ወይ ናይ ሓደ ነባራይ መሰል ብኸመይ እዩ ዝዳፋእ ከምዚ ዓይነት ሕግታት
2: ሓደ ስልጣን ካብዚ ወሎ ኣካል ዝወፀ እዩ ንድሕሪ ተመሊሱ ክሰርሕ ምግባር ሓደ ተዓብዪ ጠገም እዩ ካልኣይ ብፍላይ ዲሞክራሲያዊን ሰብኣዊ መሰላት ንምቕፋን ዕላማ ዝግበረ እዩ ዝብሉ ተሪእኸ ይኹንኪ ንኣብነት ደገ ዝነብር ክኸውን ይኽእል እዮ ዝኾነ ይኹን ይሃሉ ዓንቀፅ 17 ንመኸተም ተጠንቃፍ ዝብል ዝኾነ ሰብ ኣብ ትግራይ ወይ ካብ ትግራይ ወፃኢ ኮይኑ ዝኾነ ሰብ ወይ ህዝቢ ከይጋደል ወይ ከይምክት ዘለዓለ ብሚድያ ይኹን ብገለ ይኹን ይብለክ ማለት ስለዚ ተዓፊኑ ኣሎ ማለት ዝኾነ ሰብ ሓሳብ ክገልፀ ይኽእል ማለት እዩ ሓሳብ ምግላፅ ድማ መሰረታዊ ናይ ሰብ መሰረታዊ መሰሊ ማለት እዩ ካልኦት ዲው ፕሮሰስ ኦፍ ሎው ዝበሃል ነገር የለን ዓንቀፅ 72 እንታይ ይብል ንስ 5 ማለት እዩ ኣብዚ ኣዋጅ ውሕስና እየሁ ዝተባሃል ገበና ዝተጠርጠረ ወይ ዝተኸሰሰ ሰብ ውሕስና ምስቃል ወይ ምፅራይ ከይተወደአ መጠርጠረ ምክንያት የብሉ ኢልካ ምስታሕ ስኸብል እሞ ነዚ ተሓላሊፉ ዝተረኸበ ዳይና ወይ ቤት ፍርዲ ካብ 5 ዓመት ካብ 10 ዓመት ፅኑ ማዓሳት ስለዚታይ ማለት እዩ ኣብ ልዕሊ ቤት ፍርዲ ቁፅፅር በቃ ፖለቲካዊ መሳርሒ ምበር መሰል ውሕስና እውን የለን ስለዚ ኣብቲ ሕብረተሰብ ስጋት ክፈጥር ዝኽእል ሓደገኛ ሕጊ ይመዋል ይከኣል ማለት እዩ
4: ተፈፃምነት ከምዚ ዓይነት ሕግታት ወይ ድንጋገታት ግን ከመይ እዩ
2: ተፈፃምነት ቅድሚ ሕዞም 2014 ዝወፁ ሕግታት ነይሮም በዚ ምክንያት እዚ ዝተኣሰሩ ሰባት ኣለው እቲ ሓደ ሕጊ ክወፅእ ከሎ ኢኩቴብል ክኸውን ኣለዎ ፍትሒ ዘስፍን ክኸውን ክኽእል ኣለዎ መሰላት ኣብ ኢንተርናሽናል ዩዲችኣር መሰል ዲክላሬሽን ኦፍ ሂማን ራይት ኣይሲሲፒኣር ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይት ICESCR ኣብ ግምት ኣትዩ ሕጊ ክወፅ ዝግብኦ እሞ ብሓፈሻ ተሪእኽዮ ተፈፃምነቱ ኣገዲድካ ብጠበንጃ ካ ክተፈፅሞ ትኽእል እምበር ብካልእ መገዲ ብፍትሓውነት ክተፈፅሞ ትኽእል ሕጊ ኣይኮነን ማለት እዩ
4: ቀፃሊ ክፈጥሮ ዝኽእል ፅልዋ ብኸመይ እዩ ዝግለፅ ብኸመይ ትምዝኑ ከም ሓደ በዓል ሞያ ሕጊ
2: ከም ክልል ብፍላይ ምስቲ ሃገር ዘለዎ ርክብ ብጣዕሚ ዘበላሸዎ እዩ ማለት እዩ ሓደ ስልጣን ዘይብሎም ኣካላት ዝወፅ ዘሎ ሕጊ እዩ ካልኣይ ፀር ሕገ መንግስቲ ኮይኑ ዝወፅ ዘሎ ሕጊ እዩ ስልጣን ናይ ፌደራል መንግስቲ እውን ዝወስድ ስለዝኾነ ሳዕብን ክኽትል ትኽእል እዩ ማለት እዩ ስለዚ ኣብ መንጎ ክልቲኦም ናይ ፕሪቶርያ ስምምዕነት ዝፈረሙ ኣካላት ፌደራል መንግስትን ፒኤልኤፍን ማለት እዩ ንዕብሉ ዘለዉ ሕማቓት ተርእዮታት ከይዶም ቅድሚ ሕዚ ዝነበረ ብፍላይ ከበድቲ ናይ ኢንተርናሽናል ክራይምስ ጥሕሰሳት ደጊሞም ኣብቲ ሕብረተሰብ ክድገሙ ዝገብር ከቢድ ስጋኣት ዝፈጥር እዩ ከም ሕጊ ግን ሕጊ ስለ ዝወፀአ ኣብቲ ሕብረተሰብ ከቢድ ፃጡ ክፈጥር ዝኽእል ኢልካ ክውሰድ ይከኣል እዩ
0: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም ኤርትራን ግብፅን ስትራቴጂያዊ ምሕዝነተንን ፀጥታ ቀይሕ ባሕርን ንምድልዳል ተሰማሚዐን እዚ ምስፋሕን ምድልዳልን ዓቕሚ ወደባት ኤርትራ ብፍላይ ድማ ወደባት ዓሰብ ምፅዋን ማርሳ ፋጥማን ኣብ መንጎ ክልተ ሃገራት ዘሎ ናይ መሬት ኣየርን ባህርን መራኸቢታት ምትእስሳር ከም ዝርከቦም ተገሊጹ ኣብዚ ሰሙን ስዑዲ ዓረብያ ን4 ኢትዮጵያውያን ብሞት ከም ዝቐፅዐት ክትሕብርን ከላ መንግስቲ ኢትዮጵያ ንልዕሊ 1600 ዜጋታት ምሕረት ከም ዝተገብረሎም ገሊፁ ሂማን ራይትስ ዎች ሰበስልጣን ስዑዲ ዓረብ ን3 ኢትዮጵያውያን ብሞት ክቐፅዑ ከለው ፍርዲ ሞት ካልኦት 65 ዜጋታት ከም ዝተናውሐ ሓቢሩ ነይሩ ሚኒስትሪ ጉዳያት ወፃኢ ስዑዲ ዓረብ ኣብ ዘውፅኦ መግለፂ ግን ብዛዕባቶም ብሞት ክቕፅዑ ዝፅበዩ ዘለዉ ኮነ ብዛዕባቶም ዛጊድ ብሞት ዝተቐፅዑ ዝበሎ የለን ኢራን አሜሪካና ሞድአታ ዘይብሉ ረግረከይት አቱ አጠንቀቃ ዶናልድ ትራምፕ ሀገሩ ለምሽት ኢራን በኸቢድ ከምታርማ በመግራጽ መቆጻጻር አዳጋታት ነዳድን ጋዝን ኢራን ርሑ ከምዘይኮነ ገልጽዩ አፈኛ ባይቱ ኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ አብ ኤክስ አብዘርግሑ ጽሑፍ ጌጋ ስትራቴጂታትን ድረኺታዊ ውሳነታት መላእት ዘዋ ናብ ዝኸፍአ ክመልሶ ኢሉ ወሲኹ ዝተፈለየት ኢራን ክትርእዩ ይኹም ኢሉ ሚኒስትሪ ውሽጣዊ ጉዳያት ባህሬን ሎሚ ኣብ ሓሙስ ኣብ ዘውፅኦ መግለፂ ብኣሃዱታት ፀረ ነፈርቲ ሃገሩ ተወቅዐን ዝዓንዋ ድሮናት ኢራን ፍንጭልጫለን ኣብ ከባቢታት ከተማ ሓማድን ርእሰ ከተማ ማናማን ድሕሪ ምውዳቑ ሓያሎ መኻይን ብሓዊ ከም ዘቃፀለን ኣብ ገለ ኣባይቲ ድማ ጉድኣት ከም ዘውረደን ገሊፁ አብ አየርላንድ ከተማ ቤልፋስት በሰሉስ ምሸት በካራስ ተፈጸመ መጥቃት ሲቡ አመጽ ተላዒሉ ይርከብ ብሰንከዚ መንበሪ አባይትን መካይንን በሓው ተቃጺሎም ድሕረት መጥቃቲ ሓደ ሰብ አይ በከቢድ መቅሰል ተጋጺምዎ አብ ሆስፒታል ይርከብ ነዚ መጥቃቲ በመፍጻም ዝተከሰሰ ወዲ 30 ዓመት ሱዳናዊ ሃዲ አሎዲ ድማ በፈተነ ቅጥለት ተከሲሱ ሎሚ ረቡዕ ቤት ፍርድ ቀሪቡ አና ዘራጽዮን ነባሪታ ከተማን ዋና ሬስቶራንትን ዝኾነት ሳምራዊ ተኬ ዘራሪ ባታላ
3: انا سامبرايت بحال البلفاست زغمت شلون مشات نيرو ساعه 10 كنفرانت سولس يقول سفليتو انا همانا قطعه من الريستورانت تخيل كلو هي او زلزلني نو خير كلو هي زان غرسمي جن سكا 4 جنس او صني حاجه قطعه من مالتي كاو جن تصو كلام استبهله عاصي ان كذا مصي مالتي مهنياتهم تكونت اصل دفرحنا برادها رايصن حنقات انا مشات تقرب كبد بلا كنت تحلفو مالتي
4: انتي تعذيب خي عندبت نفتي نايس رحبو تاخبس كل اوان
3: كل سب ترى بابا شنو ምክንያቱም ንንሕድ ሕዱ ስለደሰራድ ዝነበረት ስእልታት እቲ ዝተፈፀመት ጉዳይ ገለ ኩሉ ቪድዮ ስለዝነበረ ኢቨን ኣነ ሾፒንግ ክብር ከለኹስ እቶም ሾፒንግ ዝገብረሎም ስፕሊስ ቀጢፍካ ሂደይ ከምዚ ኣጋጢማላ ገሊሎም ሳሓብሬታ ህቡን ነይሮም ሸዓየ ፈሊጠ ማለት እዩ
4: በዚ ኩነታት ማሕሰይቲ ዝበፅሖም ሰባት ኣለዉ ትፈልጡ እዮም
3: ኖ ስጋፍ ሕጂ የለውን እቶም ክልተ ሰባት ጥራሕ ከምዚ ናይ ካደ ዘጋ ናይ በዓሎ ዩክሬን ገለምታት እዮም ድዮም እሶም ሕጂ ሕድሒኖሞም ኣለዉ እቶም ፖላይስ ገለምታት ማለት እዩ ማለት ከምቲ ዝፈራሕናዮ ብዙሕ ኣብ ህዝቢ ኣየበሉን ጀስት ቤትሮታት ሰባብሩ እዚ ናይ መንግስቲ ትካላት ናይ መንግስቲ ዝበስሐስ ናይ መንግስቲ እዮም ኣቃፂሎም ኢቨን መካይን ከማን ኣብቲ ቅድሚዮም ዝፀፅልሖ መካይናት ገለመለ እሱታት ኣቃፂሎም ኩሉ በብገዝኡ እዩ ነይሩ ስፔሻሊቲ ናይ ዜጋ ደይኮነሲ ማለት ነፍስኹም ሃሉ ስለተባሃለ ኩሉ ሰብ ኣገገዙ እዩ ነይሩ
4: ብከመይ በፂሕኩም እቲ ናይ መጠንቀቕታ መልእኽትታት
3: ኣለና ግሩፕ ናይ ሓበሻ ግሩፕ ዋላ ናይ ቸርች ኣለና ብዝተረኸብናዮ ዝኾነ ሰብሲ ንሰላኢና እምበር ኦረዲ ካብ መንግስቲ እቲ ኢንፎርሜሽን ድመፅእ
4: ሕዚ እዚ ኩነታት እዚ ምፍጣሩ ኣብ ስደተኛታት ዝፈጥሮ ወይ ዝፈጠሮ ዝሕደሮ ስግኣትን ጭንቅን ይህሉ ዶ ይኸውን
3: ያ ኣሁን ሕጂ ኣብዚ ዘለናዮ ሓቂ ዘረባ ድበዝሐ ስጋዕ ሕጂ ኣነ ኦልሞስት 4 ዓመት ገይረ ኣለኩ ብዛዓዲ ካብ ዝቕመጥ ማለት እዩ ካብ ኣሳይለም ጀሚረ ማለት እዩ ግን እቲ ኩነታት ክትርኢ ከለካ ናይ ሎም 2 ዓመት ከምዚኣ ተፈትየ ኣሳኸዓኒ እቲ ኣብቲ ውሽጢ ዝነበረ ህውከት ምስተላዓለ ወይ ከምዚ ሰብ ቅጥለት ምስተገብረ ናቱ ፅልዋኻ ኣብዚ መፅኡ ክንደይ ሰብ ተሽሙቢሎም ሽኡ ሰዓት ከማ ንገርመኪ ማዓት ሓበሻ ተሃሪሞም እዮም ንምንታይቲ ሽኡ ኣይፈለጡን ደሊቨሪ ንዝሰርሑ ገለመለ ብዙሕ ሲ ተቢም ተባህዲሎም ነይሮም እዮም ሽኡ ማለት እዩ እዛ ናይ ሕጂ ግን በቃ ኩላ ኢንፎርሜሽን ስለተበለት ሓቂ ዘርባኻ መንግስቲ እውን ይከታተሎም ኣሎ ንክቆፃፀሮም ሲ ይፅዕር ኣሎ
0: ኣብ መወዳእታ እቲ ዓብዪ ትፅቢት ክግበረሉ ዝፀንሐ ዋንጫ ዓለም 2026 ሎሚ ምሽት ብዓብ ድምቀት ክጅመር እዩ ፈላማይ ፀወታ ድማ ሜክሲኮ ኣንጻር ደቡብ ኣፍሪቃ ክኸውን እዩ እምበኣርከስ ዝኸበርኩም ሰማዕትና ንሎሚ ዘዳለናልኩም ትሕዝቶ ነዚ መስል ነይሩ ካብ ዩትዩብን ፌስቡክን ዋትሳፕን ቻነላትና ብተወሳኺ ኣብ ቲክቶክ እውን መፂና ኣለና ላይክን ፎሎውን ብምግባር ተወሳኺ ትሕዝቶታት ክትረኽቡ ትኽእል ኢኹም ኣዋሃዲት መደብ ሃና ዘራፅዮን ክኢላ ቴክኒክ ጆናታን መዋንጌ ከምኡ እውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰና ኢሉ ምነኤልኩም